0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሁለቱ እንደ ብራን ዘመን አቆጣጠር ዮም ሽሽ ዮዳሌት በትሬ ታፍሽን ፔዛይን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 25 2026 እንደ ኢትዮጵያውያን ዘመን አቆጣጠር መስከረም 15 2019 ሲሆን የቴክኒክ ባለሙያችን ናቲ ብላንኬት ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድመ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ እለታዊ ጋዜጦች ላምባቢያን ታቀርባቸው አርስቶች መካከለ እናንተ ይሆናሉ ብለን የመረጥናቸውን ወደ እናንተ እናደርሳለን። ሰሞኑን በሀገራችን ፖለቲካ ምን እየተወራ እንደሆነ ዋና ዋና የሚባሉትን አርስቶች ምርጥርጥ አድርጎ ወደ እናንተ ለማድረስ ባልደረባችን ምረት ተከለ ተዘጋጅቷል። እንዲሁም የስኮትን በዓል አመጣጥና እንዴት መከበር እንደታዘዘ ሃይማኖታዊ ገለጻ እንዲሰጡን ራፍ ጋብዘናል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያ ማርስተ ዜናዎቹን እነሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ ትናንት ምሽት በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር ቱርክና ኳታር ፊት ለፊት ከሚደረጉ ጦርነቶች ባልተናነሰ እስራኤልን ለማጥቃት በተለያዩ መንገዶች የሚታገሉ ሀገሮች ናቸው ብለዋል። በያዝነው ዓመት 2026 286 ያህል ወጣቶች ተዋጊ ወታደር ለመሆን ወደ መከላከያ

ሰራዊቱ መዝመታቸው ተዘግቧል። በካልኪሊያ ተገኘ የተባለው ሰው ሰራሽ ዋሻ በመከላከያ ሰራዊቱና በፖሊስ መካከል አለመግባባትን ፈጥሯል። የዮርዳኖሱ ንጉስ አብደላ ትናንት በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር እስራኤልን እንዳስጠነቀቁ ተጠቅሷል። የፍልስጤም ራስ ገዝ አስተዳደር ሊቀመንበር አቡ ማዝን በተባበሩት መንግስታት ጠቅላላ ጉባኤ እስራኤል በጋዛ ሰርጥና በዮርዳኖስ ሰማሪያ እየፈጸመችው ያለው ድርጊት ፍልስጤማውያን ከትውልድ ሀገራቸው እንዲሰደዱ የሚያደርግ ነው አሉ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሜሪካ በኒውዮርክ ከተማ ትናንት ምሽት በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር ከኢራን ጋርና ከሐማስ ጋር እየተደረገ ስላለው ጦርነት አጽንኦት ሰጥተው ተናግረዋል። ፊት ለፊት እየተካሄዱ ታሉ ጦርነቶች ባልተናነሰ ሁኔታ እስራኤልን ለማጥቃት በርካታ ባጀት መድበው ሚዲያ አዘጋጅተው የሚሰሩ ሀገራት መኖራቸውንም ጠቅላይ ሚኒስትሩ በግልጽ ተናግረዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ንግግራቸውን ሊጀምሩ ሲሉ አዳራሹን ጥለው የሚወጡ ሰዎችን እንደተመለከቱ እንዲህ ብለዋል። እስካሁን አዳራሹን ጥሎ ያልወጣ ፈሪ ታለ፣ እባካችሁን አሁኑኑ አዳራሹን ጥላችሁ ውጡ ብለዋል። ኢራን የኒውክለር መሳሪያ ባለቤት እንዳትሆን እስራኤል ጥራለች። በዚህ ሂደት እስራኤል ራሷን ብቻ ሳይሆን ሌሎች ሀገሮችንም ከኢራን ጥቃት ታድጋለች። ጠቅላይ ሚኒስትሩ የስድስቱን ቀን ጦርነት በመጥቀስ ወደ ሱሪያው ፕሬዚዳንት አህመድ አሻራ ንግግራቸውን ቆም አድርገው ዞር በማለት ራማት ሀጎላን የይሁዲ መሆኑን የሚያሳይ የታሪክ ግንኙነት አለ፣ ወደ ኋላ ተመልሶ የይሁዲን የሃይማኖት መጽሐፍ ታናህን በማንበብ እውነቱን ማግኘት ይቻላል ብለዋል። ጥቅምት 7 2023 ሐማስ በእስራኤል ዜጎች ላይ ያደረሰውን ከፍተኛ ጭፍጨፋ ከተቀሱ በኋላ ይሁን እንጂ እስራኤል አልፈረሰችም፣ ሐማስን፣ ኢራንን፣ ሂዝባላን አጥቅታለች ሲሉ ተናግረዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንቱ ንግግራቸው ኳታርንና ቱርክን በከፍተኛ ሁኔታ ተችተዋል። ሁለቱ ሀገራት እስራኤልን የሚያስጠላ የሚዲያ ዘመቻ ከፍተው በዓለም ላይ እየሰሩ ይገኛሉ። የቱርኩን ፕሬዚዳንት ራጅብ ታይብ ኤርዶዋንን አምባገነን ብለዋቸዋል። ኳታርን ለሚዲያዎች ባጀት መድባ ሐማስን በመደገፍ የሰዎች አእምሮ በእስራኤል ጥላቻ እንዲሰክር የምትሰራ ሀገር ናት ሲሉም በከፍተኛ ሁኔታ በዓለም አቀፍ መድረክ ኳታርን ተችተዋል። በያዝነው ዓመት 2026 ባለፈው ወር ነሐሴ ወደ መከላከያ ሰራዊቱ የዘመቱ የሐርዲ ወጣቶች ቁጥር ከባለፈው ዓመት ጋር ሲነጻጸር የዚህ ዓመቱ በልጦ መገኘቱ ተዘግቧል። በ2025 230 የሐርዲ ወጣቶች ተዋጊ ወታደር ሆነው ሲዘምቱ፣ በ2026 286 የሐርዲ ወጣቶች ተዋጊ ወታደር ሆነው ወደ መከላከያ ሰራዊቱ መዝመታቸው ተጠቅሷል። በአጠቃላይ በየዓመቱ የሚዘምቱ የሐርዲ ወጣቶች ቁጥር መጨመሩን እንደ ናሙና ለማሳየት በ2023 ወደ 2300፣ በ2024 ወደ 2800፣ በ2025 ወደ 4300 የሚሆኑ የሐርዲ ወጣቶች መዝመታቸው መስተዋሉ የሐርዲ ወጣቶች ወደ ውትድርና ዓለም እየቀረቡ መምጣታቸውን የሚጠቁም እንደሆነ ተደርጎ ተዘግቧል። በይሁዳና ሰማርያ ቀበሌ ካልኪሊያ በምትባለው ከተማ ተገኘ የተባለው ሰው ሰራሽ ዋሻ በመከላከያ ሰራዊቱና በፖሊስ መካከል ልዩነት ፈጥሮ መነጋገሪያ ሆኗል። የእስራኤል ፖሊስ ከትናንት በስቲያ በካልኪሊያ ከተማ 22 ሜትር ጥልቀት ያለው ሰው ሰራሽ ዋሻ መገኘቱን ይፋ ያደረገውን በትናንትናው ዕለት የመከላከያ ሰራዊቱ ቃል አቀባይ ዋሻውን በሚመለከት የወጣውን መረጃ ዋሻ እንዳልተገኘ አስተባብሏል። መከላከያ ሰራዊቱ 12 ሜትር ጥልቀት ያላቸው ሁለት ጉድጓዶችና የተለያዩ ጠመንጃዎችና መሳሪያዎች እንጂ በፖሊስ ይፋ እንደተደረገው ዋሻ አልተገኘም ሲል የፖሊስን መረጃ በማስተባበል መረጃ በማውጣቱ ፖሊስ ለሕዝብ ይፋ ያደረግነው መረጃ ከተለያዩ አካላት ጋር አድርገነው በነበረው እንቅስቃሴ የተገኘን በእጃችን የነበረ መረጃን ነው ሲል ለመከላከያ ሰራዊቱ የመልስ ምት ሰጥቷል ተብሏል። ያም ሆነ ይህ ሁለቱን አካላት ያላግባባቸው ነገር ተመርምሮ ትክክለኛው ይህ ነው የተባለ ነገር እንደሌለ ተዘግቧል።
የፍልስጤም ራስ ገዝ አስተዳደር ሊቀ መንበር አቡ ማዘን በተባበሩት መንግስታት ጠቅላላ ጉባኤ እስራኤል በጋዛ ሰርጥና በይሁዳና ሰማርያ ቀበሌ እየፈጸመችው ያለው ድርጊት ፍልስጤማውያን ትውልድ ሀገራቸውን ጥለው እንዲሰደዱ የሚያደርግ ነው ብለዋል። አቡ ማዘን ወደ አሜሪካ ለመግባት ፈቃድ ባለማግኘታቸው የተነሳ ንግግራቸው የተሰማው ቀደም ብሎ ተቀርጾ በተዘጋጀ ሁኔታ እንደነበረም ተጠቅሷል። አቡ ማዘን በጋዛ በይሁዳና ሰማርያ ቀበሌ እንዲሁም በምስራቅ ኢየሩሳሌም ለሚገኙ ፍልስጤማውያን ችግር ቅድሚያ ተጠያቂዋ እስራኤል ነች። በፍልስጤማውያን የዕለት ተዕለት ሕይወት ላይ እያሳደረችው ያለው ከባድ ተጽዕኖ ትውልድ ሀገራቸውን ጥለው እንዲሰደዱ ሆን ብላ የምታደርገው እስራኤል ነች ሲሉ እስራኤልን ባለም አቀፍ መድረክ ባደረጉት ንግግር ወንጅለዋል። አቡ ማዘን በእስራኤልና በፍልስጤም መካከል ያለውን ዘመን ተሻጋሪ አለመግባባት የሚቋጨው ሁለት ሀገር ለሁለት ህዝቦች የሚለው ነው በማለት ለዓለም አቀፉ ማህበረሰብ ጥሪ አድርገዋል። በተጨማሪም በአሜሪካና በሐማስ መካከል የተደረሰው ስምምነት ሁለተኛው ዙር ተፈጻሚ ሆኖ በጋዛ ሰርጥ ሙሉ በሙሉ የተኩስ አቁም እንዲኖር ተደርጎ ይሁዳና ሰማርያ ቀበሌ ከጋዛ ሰርጥ ጋር እንዲዋሃዱ መሰራት አለበት ታሉ በኋላ የፍልስጤም ራስ ገዝ አስተዳደር ማየት የሚፈልገው ለውጥ ህግና ስርዓት የሰፈነባት ሽብርተኝነትን የምትዋጋ ከእስራኤል ጎን የተመሰረተች የፍልስጤም ሀገር ነው ብለዋል። አንድ ለዮርዳኖስ ቤተ መንግስት ቅርበት እንዳለው የተነገረለት አካል የዮርዳኖሱ ንጉስ አብደላ በተባበሩት መንግስታት ጠቅላላ ጉባኤ ያደረጉት ንግግር ለእስራኤል ማስጠንቀቂያ ነው አለ ተብሏል። ንጉስ አብደላ በእስራኤልና በፍልስጤም መካከል ስላለው አለመግባባት መፍትሄ ታለመገኘቱ ባሻገር በተለያዩ አቅጣጫዎች የሚታዩ ጦርነቶችና የሰላም መደፍረሶች በእጅጉ እንደሚያሰጓቸው ባቀረቡት ንግግር አሰምተዋል። የንጉሱ እንዲህ መናገር የሁለቱን ሀገራት የዲፕሎማሲ መሻከር በግልጽ የሚጠቁም ነው ቢባልም አንድ የዮርዳኖስ ተንታኝ ዮርዳኖስ ከእስራኤል ጋር ምንም አይነት ችግር የለባትም፣ ዮርዳኖስ ችግር ያለባት ከእስራኤል መንግስት ፖሊሲ ጋር ነው ሲል ለሀገራችን ሚዲያዎች ንግግር አድርጓል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። ስርጭታችን ይቀጥላል። አብራችሁን እንድትሆኑ እንጋብዛለን። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ጋዜጦች እናልፋለን። ዛሬ ጋዜጦች በመጀመሪያ ሽፋናቸውና በዋናነት የተመለከቱትን ወደ እናንተ እናደርሳለን። የምንጀምረው እስራኤላዩም ጋዜጣ ይፋ ባደረገው ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት በተባበሩት መንግስታት ጠቅላላ ጉባኤ ተገኝተው እስራኤል ህዝብ ጨፍጫፊ ናት የሚባለው የዚህ አመት ወይም የዘመናችን ትልቁ ውሸት ነው ሲሉ የተናገሩትን በመጀመሪያ ሽፋኑ በመጀመሪያ ገጹ ላይ እስራኤላዩም ጋዜጣ ይፋ አድርጓል። ጠቅላይ ሚኒስትሩ እንግዲህ ለሶሪያው ፕሬዝዳንት በዚሁ ንግግራቸው ትናንት በተባበሩት መንግስታት ጠቅላላ ጉባኤ ላይ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለሶሪያው ፕሬዝዳንት አሻራ ራማት ሀጎላን የይሁዲ ህዝብ መሆኑን ከሞሸ ራቤኑ ጀምሮ ማስረጃ አለ፣ ማስረጃውን ማወቅ የሚፈልግ ታናህን ማንበብ ይችላል ሲሉ ንግግራቸውን በማቋረጥ ወደ ሶሪያው ፕሬዝዳንት ዞር በማለት ተናግረዋል። ይህም ታይቷል። ለኢራኑ አገዛዝ የጊዜ ጉዳይ ነው እንጂ ዜጎች ተጨቋኝ ኢራናውያን አመጽ ማንሳታቸውና በሀገሪቱ አገዛዝ ላይ ለውጥ እንዲሆን መታገላቸው አይቀርም ሲሉም ጠቅላይ ሚኒስትሩ ተናግረዋል። በርካታ ምዕራባውያን አሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ በርካታ የምዕራባውያን ሀገራት መሪዎች ለአንቲሸሚዎት ወይም ለይሁዲ ጥላቻ ለሚደረግ ዘመቻ እጅ ሰጠዋል፣ መታገል አቅቷቸዋል ይላሉ። በየሀገራት የይሁዲ ጥላቻ ሲንጸባረቅ ሲታይ መንግስታቶች ይህንን ነገር በመግታት ይልቅ እንደተሸነፈ ሰው ዝም ሲሉት፣ አንዳንዶችም ሲተባበሩት መታየቱ ይሄን መሸነፍ እንደሆነ ጠቅላይ ሚኒስትር ቢንያሚን ናታንያሁ ጠቅሰዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ የኒውዮርክን ከተማ ከንቲባ ሜምዳኒንም የሐማስን ደጋፊዎች ታበረታታለ ሲሉ ትችት ሰንዝረውባቸዋል። እንደሚታወቀው የኒውዮርክ ከተማ ከንቲባ ሜምዳኒ ይሁዲ እንደማይደግፍ ነው የሚነገርለት፣ ይሁዲን እንደሚያረቅ ነው የሚነገርለት። እሳቸውም ከዚህ ተነስተው ሳይሆን አይቀርም ሐማስን ታበረታታለ፣ ሐማስን ትደግፋለ የሚል ንግግራቸውን በዓለም አቀፍ መድረክ ያሰሙት ማለት ነው። በአሁኑ ሰዓት ይሁዲዎች በኒውዮርክ አሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ ተናገሩት እንደተባለው በአሁኑ ሰዓት ይሁዲዎች በኒውዮርክ እንደሚፈሩ በአንቲሸሚዎት በጸረ ይሁዲያውያን ጥላቻ እንደሚሰቃዩና እንደሚሰጉም ተናግረዋል። ትናንት በአሜሪካ በኒውዮርክ ከተማ በነበረው የተባበሩት መንግስታት ጠቅላላ ጉባኤ 80 የሚሆኑ ሀገራት ኢራንን አውግዘዋል ተብሏል። ከነዚህ ሀገራት መካከል ባህሬን ተጠቅሳለች። የተከበራችሁ አድማጮቻችን፣ የእስራኤል የባህር ኃይል ትናንት 6ኛዋን የባህር ሰርጓጅ መርከብ ተቀብሏል። መከላከያ ሰራዊቱ ትናንት የተቀበላት የባህር ሰርጓጅ መርከብ ለመከላከያ ሰራዊቱ አዲስ የሚባል የጦር መሳሪያ መሆኑን ፕሬዚዳንት ይስሐቅ ሄርጾግ ሳይቀር ተናግረውላታል። እንግዲህ ይሄ አዲስ የጦር የባህር ሰርጓጅ መርከብ እስራኤል አለኝ ከምትለው አዲስና ዘመናዊ መሳሪያ አንዱ ሆኖ እንደቀረበ ትናንት የሀገሪቱ ፕሬዚዳንት ይስሐቅ ሄርጾግ ሳይቀሩ ተናግረዋል ማለት ነው። ወደ ፖለቲካ ስንሄድ ፖለቲካ አቪጊዶር ሊበርማን ቪንተር አዲስ ፖለቲከኛ ናቸው፣ ፖለቲካ እየተለማመዱ ነው፣ ነገር ግን ለጥምር መንግስት ምስረታ ጥሩ አጋር ሊሆኑ ይችላሉ ሲሉ መናገራቸውም በጋዜጦች ተጽፏል ማለት ነው። ወደ ማዕሪቭ ጋዜጣ ስናልፍ ማዕሪቭ ጋዜጣም ልክ እንደ እስራኤል ሀዮም ጋዜጣ የጠቅላይ ሚኒስትር ቢንያሚን ናታንያሁ ፎቶግራፍንና የትናንቱን ንግግራቸውን በመጀመሪያ ሽፋኑ ላይ ይፋ አድርጓል ጽፏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል ህዝብ ጨፍጫፊ ነች የሚባለው የዘመናችን ትልቁ ውሸት ነው ያሉትን ቅድሚያ ሰጥቷል ማለት ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ እንደሚታወቀው እስራኤል ጦርነት ከሐማስ ጥቃት አድርሶባት ጦርነት ከጀመረች ወዲህ በዓለም አቀፍ መድረክ ሁላ ተከሳ ትገኛለች። ለምንድን ነው ይሄ ሁሉ የሆነባት? እስራኤል ከሐማስ ጋር በምታደርገው ጦርነት ዓለም ምን ብሎ ነው እስራኤልን የፈረጃት? ፍልስጤማውያንን ህዝብ ጨፍጫፊ እንደሆነች አድርጎ ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ ይህን ያሉት ምንድን ነው? የዘመናችን ትልቁ ውሸት ነው፣ እስራኤል ህዝብ ጨፍጫፊ አይደለችም ሲሉ ትናንት ተናግረዋል። ጋዜጦችም እያንጸባረቁ ያሉት ይሄን ነው ያሳዩ ያሉት ይሄን ነው። ማሪብ ጋዜጣ በእስራኤል በትናንትናው ዕለት ሀገራዊ ምርጫ ቢደረግ ኖሮ ይላል በማለት ያደረገውን ሰከር ወይም የህዝብ ትንበያ ይፋ ማድረግ ሞክሯል። እንግዲህ ማሪብ ትናንትና በእስራኤል ሀገር ሀገራዊ ምርጫ ለፓርላማ ቢደረግ ኖሮ በትንበያው መሰረት ያሻር የሚባለው ፓርቲ 22 ማንዳት ወይም የህዝብ መቀመጫ ወንበር፣ ሊኩድ 18 የህዝብ መቀመጫ ወንበር፣ በቤኔት የሚመራው 13፣ በያይር ጎላን 11፣ እስራኤል ቤቴኑ 9፣ ኦጽማ ይሁዲት 9 ሊያገኙ ይችሉ እንደነበር ትራንት በሀገራችን ምርጫ ቢደረግ ኖሮ ይፋ አድርጓል ማለት ነው። ሌላው በካልኪሊያ ከተማ በይሁዳና ሰማርያ ቀበሌ በመትገኘው ከተማ ማለት ነው የፍልስጤማውያን እና አረቦች በሚኖሩበት አካባቢ ፖሊስ ከትናንት በስቲያ ምን አድርጎ ነበር? 25 ሜትር ጥልቀት ያለው ሰው ሰራሽ ዋሻ ተገንቷል ሲል ይፋ አድርጎ ነበር። ነገር ግን ትናንት የመከላከያ ሰራዊቱ ቃል አቀባይ ምንድነው ያሉት? ይህ ተገኘ የተባለ 25 ሜትር ጥልቀት ያለው ዋሻ ሳይሆን 12 ሜትር ጥልቀት ያላቸው ሁለት ጉድጓዶች ተገንተዋል። በእነዚህ ጉድጓዶች አካባቢም የጦር መሳሪያ ጠበንጃ ምናምን ተገንተዋል እንጂ በፖሊስ ይፋ እንደተደረገው ልክ ከዚህ በፊት የሐማስ ዋሻ የህዝባለ ዋሻ ተብሎ እንደሰማ ነው እንደዚህ አይነት ዋሻ እንዳልሆነ ይፋ አድርጓል። በዚህ የተነሳም ፖሊሶች እኛ ዝም ብለን አይደለም የተናገርነ ከዚህ በፊት እናደርገው በነበረው እንቅስቃሴ ያለንን መረጃ ነው እጃችን ላይ የነበረው መረጃ ነው ይፋ ያደረግነው ብሏል። በዚህ የተነሳ መከላከያ ሰራዊቱና ፖሊስ አለመግባባት ላይ ደርሰዋል ማለት ነው። ማሪብ ጋዜጣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አማራጭ ስለለለን ጦርነቱን እንቀጥልበታለን ሲሉ መናገራቸውን ትራንትና መናገራቸውን ነው ይፋ ያደረገው። የፍልስጤም ራስ ገዝ አስተዳደር ሊቀመንበር አቡ ማዘን ደግሞ የእስራኤል መንግስት ፖሊሲ የሽብርተኝነት አካሄድ ነው የሚጠቀመው ብለዋል። በተጨማሪም የእስራኤል መንግስት ፍልስጤማውያንን ከትውልድ ሀገራቸው እንዲሰደዱ ሆን ብሎ እየሰራ መሆኑን የእስራኤል መንግስት ፖሊሲ የፍልስጤማውያንን ለማባረር ለማሰደድ ከሀገራቸው እንዲርቁ ለማድረግ እየሰራ መሆኑን ተናግረዋል ማለት ነው። አይዘንኮት ሁለት ማንዳት የሚሆኑ መራጮችን ከጽዮኑት ሀዳቴት ወደ እሳቸው እንዲኮበልሉ ለማድረግ በቅርቡ እያቀዱና እየሰሩ እንደሆነም ተነግሯል። የዲዮት አክሮኖት አድማጮቻችን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በግብጽ የባህር ሰርጓጅ መርከብ ስምምነት ተግባራዊ እንዳይሆን ግብጽ የባህር ሰርጓጅ ስትገዛ ስምምነት ተደርጓል ይህን ስምምነት የፈቀዱ እሳቸው ናቸው ተብሏል። ግን ስምምነቱን ከፈቀዱ በኋላ ይህ ስምምነት ተግባራዊ እንዳይሆን በድብቅ ይላሉ የሞሳድን ሰዎች በመስደድ የሞሳድ ሰዎች ይህንን ለማስቀረት ሲሉ ችግር ላይ ሊወድቁ እንደሚችሉም የሚያሳይ መረጃ ነው እያወጣ ያለው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ንግግር ባደረጉ በት የጠቅላላው የተባበሩት መንግስታት አዳራሽ የተናገሩት አንድ ነገር አለ። በሁሉም ጋዜጦች የተጻፈ ማለት እንችላለን እንዲሁም በተለያዩ ማህበራዊ ሚዲያዎችም ተጽፏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ንግግር ለማድረግ ወደ አዳራሹ ሲገቡና ንግግር ማድረግ ሲጀምሩ እስራኤልን የማይደግፉ እስራኤልን የሚጠሉ እሳቸውን የማይደግፉ እሳቸውን የሚጠሉ አካላትና ተወካይ የሉካን ቡድኖች አዳራሹን ጥለው ሲወጡ እሳቸው ያሉት ምንድነው የተባለው? እስካሁን አዳራሹን ጥሎ ያልወጣ ፈሪ ታለ አዳራሹን ጥሎ ይውጣ ሲሉ ንግግር አድርገዋል። ይሄ ንግግራቸው በሁሉም በኩል ተጽፏል ማለት ነው። የተከበራችሁ አድማጮቻችን የጋዜጦች አምድ ይሄን ይመስል ነበር። አሁን ወደ ባልደረባችን ምህረት ታከለ እናልፋለን። እሱም በስልክ መስመራችን ይገኛል። ምህረት እንደምን አደርክ?
1: እንደምን አደራችሁ ለሁሉም አድማጮች በሙሉ
0: ሰላም ነው? እንዴት ነህ?
1: አለሁልህ፣ እግዚአብሔር ይመስገን። ሁሉም ሰላም
0: መልካም። እንግዲህ ከአንተ ጋር ውይይት የምናደርገው ትናንት በተባበሩት መንግስታት እስራኤልን የሚመለከት የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሳይቀር ተገኝተው በርካታ ንግግሮች፣ በርካታ መሪዎች ብዙ ነገሮችን ብለዋል። ከእነዚህን ጀምርና አንተ የምትለን የፖለቲካ ጥያቄዎችን ወደዚህ ወደዛ እያልን እንቀጥላለን። በዚህን ጀምር እስኪ ምህረት።
1: በጣም ጥሩ። አንተም መግቢያ ላይ እንደገለጽከው በሳምንት ማለትም ከስለስትና ጀምሮ በተባበሩት መንግስታት የነበረው ጉባኤ ላይ እንደሚታወቀው ገና ከወደዛ ለሚያደርጉት ጠቅላይ ሚኒስትሩ ለሚያደርጉት ጉዞ ጀምሮ በጣም አስቸጋሪ ጊዜ ነበር። ምክንያቱም እንደምታውቀው አንተም ተመልካቾቻችንም ልብ እንደሚሉት የኒውዮርክ የተባለው ከተማ ከአሜሪካ ግዛቶች ውስጥ አንዱ የሆነው የእሱ ከንቲባ የጠቅላይ ሚኒስትሩን አየር በዓለም አቀፉ የኒውዮርክ አየር ማረፊያ እንደማይቀበሉትና ምናልባትም ካረፉ በኋላ ወዲያውኑ አውሮፕላን ማስነሱ ሊሉ ይችላል ከሚል አንጻር ጠቅላይ ሚኒስትር ቢንያሚን ነታንያሁ ባልተለመደ ሁኔታ አውሮፕላናቸው ሩቅ ቦታ እንዲያቆምና ከዛ በአስቸኳይ ወደ አዳራሹ ገብተው ንግግራቸውን እንዲያደርጉ ነው የሆነው። ይህ ደግሞ በጣም የተለየና ጠቅላይ ሚኒስትራችን ወይም ሀገራችን እስራኤልን ምን ያህል በዓለም አቀፍ ደረጃ ወይም የዓለም ማህበረሰብ ተቃውሞ እያሳደረብን የሚሆን የሚያሳይ ሲጀምሮ ሂደቱ ይህን ይመስል ነበር። በንግግራቸው ትናንትና ባደረጉት ንግግር ላይ በተለየ ሁኔታ ብዙውን ጊዜ ጠቅላይ ሚኒስትራችን ቢንያሚን ነታንያሁ በዚህ እንደዚህ አይነት መድረኮች ላይ በጠንካራ ንግግራቸው፣ ለየት ባለ ንግግራቸው ብዙ የእስራኤል ደጋፊም ሆነ ደጋፊ ያልሆነ አባሎች ወይም የልዑካን ቡድኖች የሚደመሙበት ንግግር ነበር የሚያሰሙት። በዚህ ዓመት ግን በጣም ንግግራቸው ትንሽ ለየት ያለ ምናልባትም እንደተጠበቀው ያልሆነ ሆኖ ተገኝቷል። ይህም እንዳልከው ገና ተመግባታቸው ወደ 71 የሚሆኑ ከሁሉም አጎዋት የተጣጡ የልዑካን ቡድኖች ሆን ብለው ተዘጋጅተው ቀድመው ውጭ የነበረው ሁሉ ውስጥ ገብተው ቆይቶ ሆን ብሎ ጠቅላይ ሚኒስትሩ ወደ ንግግራቸው መድረካቸው ሲወጡ አዳራሹን ለቆ ሲወጡ ነው። ይህ ደግሞ በጣም ያለ ነው። በየአመቱ ሁልጊዜም ቢሆን እስራኤልን የሚቃወሙ እንዳሉ እናውቃለን። በዘንድሮ አመት ግን በጣም ብዙ ተቃውሞዎች፣ ብዙ ሀገራቶች ኤርትራ ሳይቀሩ እንኳን የጠቅላይ ሚኒስትሩን ንግግር በማውገዝ የልዑካን ቡድኖች አዳራሹን ለቀው ሲወጡ ተመልክተናል። ይህ ደግሞ የሚያሳየው በኦክቶበር 7 በተባለው በዚህ ጥቃት ላይ በደረሰብን ጥቃት የአጻፋ መልስ ሂደት እየተራዘመ በመሄዱ ሆን ብለው የተለያዩ ሀገራቶች ጠቅላይ ሚኒስትሩም ተመልክተውታል። እነ ኳታር፣ እነ ቱርክ፣ የተለያዩ አረብ ሀገራቶች ሆን ብለው እስራኤልን የሚያጥላሉ የእስራኤልን ደካማ ጎን የሚሉትን ወይም በንጹሐን ሕዝብ ላይ የሚያደርጉትን ግፍ በማለት በማጋነን በድብቅም በስውር በግልጽም የተለያዩ ካምፓኒዎችን ወይም የጥላቻ ዘመቻዎችን በዓለም አቀፍ የመገናኛ ብዙሃኖች እንዲሁም በድብቅ በማህበራዊ መገናኛዎች በምንላቸው ርሸቱት ከባቲዎት በሚባለው በዛ በማናፈስ በተለይ በወጣቱ በኩል በዩኒቨርሲቲዎች፣ በኮሌጆች በቃ ብዙ እስራኤል የት እንዳለች እንኳን በደንብ በማውቁ ወጣቶች ላይ የሚደረግ የጥላቻ ቅስቀሳ ዘመቻ ውጤቱ ይህን እየመሰለ መምጣቱ ሌላ ያልነካ ነው። ደግሞ ቢኖር ገና ውጭ ራሱ ያለው እስራኤልን የሚቃወም ወይም የፍልስጤማውያንን የሚደግፍ የተቃውሞ ሰልፉ ራሱ እጅግ በጣም ብዙና ጩኸት የበዛበት ተቃዋሚ የበዛበት ከተባበሩት ዓለም መንግስታት ውጭ ያለው ሰላማዊ ሰልፍ ራሱ በጣም ሌሊቱ ሁሉ በዛሬ አሁን እንዳደረ ነው የነበር። ይህ የሚያሳየው በዚህ አመት ጠቅላይ ሚኒስትር ቢንያሚን ነታንያሁ እንደተደረገላቸው አቀባበል ጀምሮ ጨርሰውም ወደ ሀገራቸው ነው ተመለሱት። በዓለም አቀፉ ደረጃ ጠቅላይ ሚኒስትሩ ሀገራችን ወክለው ሲቆሙ ብዙ ጥላቻዎች እንዳሉ፣ ብዙ ፈተናዎች እንዳሉ ያሳያል። ይህም ካለው ከምርጫ ቅስቀሳ ጀምሮ ያሉበትን ሁኔታ በከባድ ሁኔታ የሚያሳይ መሆኑ ነው። እንደምናውቀው ጠቅላይ ሚኒስትሩ ይህን መድረክ ዓለም አቀፉን ከማስደመም የእስራኤልን ተግባራቶች፣ የእስራኤል ለአሸባሪዎች የምትሰጠው መልስ፣ እስራኤል ላላት ቴክኖሎጂና ያላት ዓለምን የመቀየር የዓለምን መሪ በማዞር በኩል ያላትን አስተዋጽኦ የሚያሳዩበት ወይም የሚናገሩበት ብዙ የሰዎች ድጋፍ ያሉበት መድረክ ላይ በዛውም የዚህን ሀገር ህብረተሰብ እኛን መራጮችንም ዜጎችንም እንዲመረጡ ድጋፍ የሚሰጥ መድረክና የሚጠቀሙበት መድረክ ነው ተብሎ የታሰበውን ይታሰባል። እንግዲህ መድረኩን ለዓለም ብቻ ሳይሆን ለዚህ ሀገር ላሉትም ለራሳቸው ለምርጫ ቅስቀሳውም ይጠቅማቸዋል ተብሎ የታሰበ ንግግር ነበር። ይህ ደግሞ በብዙዎቹ የፖለቲካ ባለ ሙያዎች በጣም ደካማና ጥሩ እንዳልነበር በዘንድሮ ዓመት ብዙዎቹ ትችት አቅርበዋል። የፖለቲካ መሪዎችም ያሻር የተሰኘውንም ብንወስድ እነ ቤኔት በያሀድ ምፍላጋ መሪ ብንወስድ በጣም ተችተዋል። እነሱ የሚሉት እንዲያውም የአረብ ሀገራቶችን እንደ ጠላት ማወገዝ ነበረባቸው አቶ ቢንያሚን ናታንያሁ። ምክንያቱም እነ ኳታር የሐማስን ኃይልን ያጠናከሩ በስውርም በግልጽም ያልተባለ በሻንጣ የሚጓጓዝ ዶላር ወደ ጋዛ ሰርጥ እየገባ ነው ሐማስ እነዚህን ጥቃቶች ለማድረግ አቅሙን የገነባው ዋሻዎችን የሰራው ይህን ያህል ጥቃትም ያደረሰብን በእነሱ ገንዘብ ነው። ስለዚህ እነሱን ሀገሮች እንደ ጠላት ማወገዝ ነበረባቸው ግን አላደረጉም በማለት ወዲያውም ትችታቸው በትዊተር ገጾቻቸው በተለያዩ ድምጽን ማሰማት በሚችሉባቸው መድረኮች
0: ግን እኮ ምህረት ጠቅላይ ሚኒስትሩ ምን ያድርጉ ምን ማለት ፈልጌ ነው ሐማስን ያለበትን ሁኔታ እናውቃለን ሱሪያ ያለችበትን ሁኔታ እናውቃለን አሁን እስራኤል መከላከያ ሰራዊት በዛ ምን እንደሚያደርግ ናስራላ የሚባል አምባገነን አሸባሪ የት እንዳደረሱት አሁን እናውቃለን እና በዚህ ጦርነት ሰበብ ደግሞ የመካከለኛው ምስራቅ አገራት ብዙ በደል የደረሰባቸው አሉ በኢራን ላይና አሁን እዚህ መድረክሳቸው ሲወጡ ማናጨብጭቦ እንዲቀበላቸው ታስቦ ኑሮ ነው እሳቸው ጠላት መሃል ነው እሳቸው ሲገቡ በርግጦ በያመቱ እስራኤልን የማይደግፉ እሳቸውን የማይደግፉ ጥለው ይወጣሉ ግን እሱ ብቻ ሳይሆን አብዛኛው እዛ የነበረው እስራኤልን የሚያወግዝ ከራሱ አንግል እንጂ ከነባራዊ ሁኔታ ተነስተው ስላልሆነ ስለዚህ ማን ይደግፋቸዋል ተብሎ ታስቦ ኑሮ ነው ንግግራቸው ለምሳሌ አሁን ለሶሪያው ፕሬዝዳንት ምን ብለዋል ራማታ ጎላን ወደ ኋላ ተመልሰን ታሪክን ብናነብ የይሁዲ ነው የሚል ነገር ይሄ ነገር በጣም ሊደገፍ የሚገባው ነገር አልነበረም ወይ ምህረት የተቾች ይታ ለምንድን ነው ሽልሊውን የሳቸውን ብቻ የተናገሩት ለማለት ፈልጌ ነው።
1: አሁን ትክክል ነህ። ምክንያቱም ያለንበት ወቅት የምርጫ ዘመቻም ስለሆነ ነው ዋናው ነገር ልብ ማለት ያለብን። እነዚህ የበርካታ ሀገራቶች የሉካን ቡድን አዳራሹን ለቀው ሲወጡ የሚመለከት ማንኛውም የእስራኤል ዜጋ የፖለቲካ ፓርቲ መሪ ይሁን ተራ ዜጋም ሊሆን ይችላል ሁሉም ቅር እንደሚሰኘውና የተለየ ስሜት እንደሚሰማው በዚህ ሁላችንም እንስማማለን። አሁን ምንድነው የጠቅላይ ሚኒስትሩ ትንሽ በአደረጉት የንግግር ይዘት ብዙዎቹ የሚሉት ምንድነው ለየት ያለ ነገር ይዘው አልመጡም። ያደረጉት ዓለም ስለሚተቸን በሆነ ባልሆነው የሚደረጉት ትችቶች የሚደረጉ የጥላቻ ዘመቻዎችን ለማስተባበል ወይም ለመልስ ለመስጠት ነው ብዙ ጊዜያቸውን ያባከኑት። ይህ ደግሞ በዚህ መድረክ ላይ እንደሚታወቀው እንደቀደም እንዳልከው ያለው ጥላቻ ምንም እንኳን ከበፊቱ አመታቶች የዘንድሮ በጣም የባሰ ስለሆነ ይህም ትክክል ነው ማለት ጭራሽ የማይቻል ነው። ምክንያቱም ያው ቀደም እንዳልኩት የጥላቻ ዘመቻው ሆን ብሎ የተቀነባበረ ስለሆነ ነው እንጂ ለዚህ ጉዳይ ያደረጉት ንግግር ወይም የሰጡት መልስ ለየ ከኒውዮርክ ከተማ ከንቲባ ጋር አፌን ለማዘጋት ሞክረሃል ግን አልቻልክም ብዙ ንግግሮችን ያደረጉበት እነዚህ ከነ ፈረንሳይ ከነ እንግሊዝ ሁሉ ሳይቀር በሚደረጉት ትችቶች እነዚህም ሁሉ ነው መልስ የሰጡት። ብዙዎቹ የሚሉት ምንድነው ለነዚህ መልስ መስጠት ማለት ያው ጊዜን ማባከንና ውሃ መውገጥ እንጂ ምንም በእንደዚህ መድረክ ላይ አብዛኞቹ ጥላቻ መኖራቸው ይታወቃል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በዚህ መድረክ ላይ ተናግረው ማሳመን አይችሉም። ምክንያቱም ይህ ነገር ብዙ ጊዜ የፈጀና ብዙ ጊዜ ያስመሰከረ ጥላቻ ስለሆነ በሂደት የሚደረግ እንጂ በእንደዚህ መድረኮች ላይ ማሳመን አይቻልም። እንዲያውም ይልቅስ የእስራኤል ደጋፊ ሆኑትን የሚያጠናክር ወይም እስራኤል ስለምታደርገው መልካም አስተዋጽኦ በቴክኖሎጂው በውትድርና ጥበቧ በተለያዩ የጦር ኦፕሬሽኖች ወይም ልዩ ዘመቻዎች በሙሳድ ሙያ ላይ በተለያዩ የቴክኖሎጂ የግብርና የምን ውጤቶች ላይ ትኩረት ቢያደርጉ ኑሮ ብዙዎቹ አፋቸውን ከፍተው የሚያደምጡት የእስራኤልን አስተዋጽኦ ለዓለም ያላትን የሚሰሙበት መድረክ ይሆናል። ይህንን ለማስተባበል ሌላውን ጥላቻ ለማስተባበል የሚደረገው ግን አንደኛ ሳማኛውን ማንም 2-3 ዓመት ሙሉ በተለያዩ ሆን ተብሎ በሚሰሩ የጥላቻ ዘመቻዎች ላይ ልቡ ያመነ ሰው እሳቸው መልስ ሰጡና ሐሳቡን ይቀይራል ወይም ስለ እስራኤል መልካምነት ሊረዳ ይችላል ማለት የማይታሰብና የማይገመት ስለሆነ ነው።
2: ሌላው እንደው ተቾቻው ሌላው ምረት ጠቅላይ ሚኒስትር ቤናሚን ናታኒያሁ ለስራ ጉብኝት ወደ አሜሪካ ከሄዱ 2-3 ቀን እንደውም ከዛ በላይ የመቆየት ልምድ አላቸውና አሁን ግን ንግግራቸውን ጨረሱ አሜሪካ መሬት ላይ ቆዩ የተባሉት 9 ሰዓት ቢሆን ነው ከዛ ወደ ሀገራቸው መመለስ እንትን ያደረጉ የነበረባቸው ባለባቸው እዛ ባለው ውጥረት ጥላቻ ስጋት ስላለባቸው ነው ወይስ እዚህ አንገብጋቢ ነገር ስላለባቸው ሚስጥሩ ምንድን ነው?
1: በጣም ጥሩ። ይህም ራሱ ቅድም መግቢያችን ላይ እንዳልነው የእስራኤልና ቢንያሚን ናታንያሁ ሁለት የተለያዩ አካሎች አድርገን እንድንመለከታቸው ሁለቶችም በዚህ ቦታ ላይ የተቀባይነት ሁኔታቸው በጣም እየወረደ ስለመጣ ብዙዎቹ እንደሚተቹት ጠቅላይ ሚኒስትራችን በእነዚህ በሶስት ዓመት ከባድ ጦርነቶች ላይ የውጭ ጉዳይ ሚኒስትር ዓለምን በተመለከተ የእስራኤልን ሁኔታ ማብራሪያ የሚሰጥ አካል ወይም መስሪያ ቤት የበርካታ ሙያዎች ጉድለት የእስራኤልን ጥላቻ የበለጠ እንዲዳብር የበለጠ በተለያዩ ወንጀሎች እንድንጠረጠር እንድንወነጀል ያደረገ ነው። ይህም ስለሆነ ጠቅላይ ሚኒስትር እንደተለመደው በየዓመቱ ሲሄዱ ቢያንስ ከ2-3 ሀገር መሪዎች ጋር በተለያዩ ሰዓቶች በተለያዩ ግዛቶች ይገናኛሉ ያለ ነው። ምንም እንኳን መድረክ ላይ ቢተች አንድ መሪ በኋላ ግን ከመድረክ በስተጀርባ ይገናኛሉ፣ ይወያያሉ፣ ምን ይላሉ። ይህንን በጭራሽ ያላደረጉ በመሆናቸው በዚህ ዓመት አንደኛ ጠቅላይ ሚኒስትሩ ምን ያህል ጥሩ ተቀባይነት እንደሌላቸው፣ ሁለተኛ ራሱ የአሜሪካው ፕሬዚዳንት የቅርብ የእስራኤልም ሆነ የጠቅላይ ሚኒስትር ቢንያሚን ናታንያሁ የቅርብ ሰው ናቸው፣ ጓደኛ ናቸው። ከእሳቸው ጋር እንኳን የመገናኛ ጊዜ አልተሰጣቸውም ወይም አልተመደበላቸውም። ይህ ደግሞ የሚያሳየን ቅድም እንዳልነው የእስራኤል ተቀባይነት እየቀነሰ በመምጣቱና ከዛ መቆየቱ ብዙም ፋይዳ ባለመኖሩ ነው። ሁለተኛ እንዳልኩት ይህ መድረክ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለሁለት ነገር የሚጠቀሙበት መድረክ ነው። አንደኛ እስራኤልን በዓለሙ ደረጃ ማስተዋወቅ፣ ያላትን አቋም መናገር፣ ስለ እስራኤል ሂደት የዘመቻ ሂደቶች ገለጻ ማድረጊያ፣ ሁለተኛ ደግሞ ምርጫውን በዚህ ያለውን ሰውም በንግግር ችሎታቸው እንደምናያቸው አሁን ዘንድሮም ቢሆን አድርጓቸው የተለያዩ ቁሳቁሶችን ይዘው ይቀርባሉ። የሚያደርጓቸው ንግግሮች ብዙ የእስራኤል ዜጎችን ልቦቻቸውን በኩራት የሚሞሉና ለእሳቸው ምርጫም በዚህ መንገዱ የሚያገለግል መድረክ ስለሆነ ነው እንጂ ተቀባይነታቸው ገና ከመዳቸው በፊት የቀነሰ መሆኑን እሳቸውም የእሳቸው መስሪያ ቤትና የስራ
2: እነዚህ ተቺዎች አንዳንድ ፖለቲከኞች ጠቅላይ ሚኒስትሩ ይህን መድረክ ለፖለቲካ አሁን ምርጫ ስላለ ለፖለቲካ ነው የተጠቀሙበት ቢሉም ዛሬ ግን በጋዜጦች ይፋ እንደተደረገው በተደረገ የህዝብ ግምገማ ወይም ትንበያ ትናንት በሀገራችን ምርጫ ቢደረግ ኑሮ እሳቸው የሚመሩት ፓርቲ እንዲያውም 18 ማንዴት እነ አይዘንኮት የሚመሩት ወደ 22 ማንዴት ስለዚህ ንግግራቸው እንዴት ነው አገዛቸው ሊባል ሚችል? ከተቾች አንግል ተወዳዳሪዎችን ራሱ እኩል መሆን አልቻሉም። ሲሰጣቸው ሰሞኑን የነበረው የማንዴት እንትን አልቀየረምና ስለዚህ ይሄ ንግግራቸውን ከምን ጋር በማወዳደር ነው ወይስ ምርጫ ስላለ እንዲህ ያሉት ምርጫ ስላለ በማለት ነው? የተቾች ዋናንትን ምንን ምክንያት ማንዳታቸው ጨምሮ ቢሆን ወይ በጣም አሽቆልቆል የነበረው ካፍ የሚል ነገር አሳይቶ ቢሆን ይሄው የትራንቱ ንግግራቸው እዚህ ጋር እንትን ለውጥ አሳይቷል። ስለዚህ ይሄ ነው ታርጌቱ ማለት ይቻል ነበር። ግን ምንም ነገር እስካሁን ለውጥ የለምና ተቾች አንዳንድ እንደው እንደው መተቸት ብቻ አይሆንም ምርጫ ስላለ ብቻ በቅርቡ ምህረት
1: አው አንደኛ ቀደም እንዳልነው ያሉ ተቀናቃኝ ፓርቲዎች ወይም ተወዳዳሪዎች ምንም ቢያደርጉ ተቀናቃኝ ሚኒስትሩ በዚህ ወቅት ምንም ቢያደርጉ በጣም ጥሩ ነው ያደረጉት መልካም ስራ ነው ብሎ መናገር ያው በራስ ላይ መበየን ማለት ነው። ስለዚህ ተራሽ የማይታሰብ ነው።
2: እሺ
1: አው ሁለተኛው ደግሞ በጣም ተፈርቶ የነበረው ይህ ንግግራቸው እንደተለመደው ቀደም እንዳልኩት በዚህ መድረክ ላይ የሚያደርጉት የጠቅላይ ሚኒስትሩ ንግግር ባላቸው በጣም የንግግር ችሎታ የቃላቶችን መረጣ ያለው ሁኔታ በሙሉ የጠቅላይ ሚኒስትር ቢንያሚን ነታንያሁ የራሳቸው የሆነ ልዩ ጥበብ ነው። ይህን ጥበብ ተጠቅመው የዜና ሀገር የምረጡኝ ዘመቻ ለራሳቸው ሲሉ የሚጠቀሙበት ይሆናል ተብሎ ተሰርቶ ተገምቶ ወይም ታስቦ ስለነበር እንደውም በብዙዎቹ ዘንድ ይህ ንግግራቸው ብዙ ተቃውሞ ስለገጠመው በተለየ ሁኔታ ካለፉት አመታቶችም ትንሽ የደከመ ስለሆነ ብዙዎቹ እንደውም ደስተኛ ናቸው። ምክንያቱም ያው ከዚህ ንግግራቸው አንጻር ምናልባት ቀደም እንዳልከው የሚደረጉ ቅድመ ትንበያዎች ላይ ውጤት ያመጣል ብለውም ፈርተው ስለነበር ይሄ ደግሞ ስላልሆነ ሊሆንም ስለማይችል እንደውም አሁን የበለጠ ዝቅ ሊያረጋቸው ይችላል የሚሉ የፖለቲካ ባለሙያዎችም ይናገራሉ። ምክንያቱም እሳቸው እንዳሰቡት ይመድረክ ቢያንስ 1 3 4 መቀመጫዎችን ሊጨምር ይችላል ብለው ተስፋው እንደነበርና ይሁንታ ደግሞ አልተሳካም። ስለዚህ የፖለቲካ ተቀጣቃኝ የፖለቲካ ፓርቲዎች ባይተቹ ነው እንጂ የሚገርመነ ቢተቹ ያለና የተለመደ ነው። ምክንያቱም እንዳልነው የምረጡኝ ዘመቻ ላይ ስለሆነ።
2: አዎ ሌላው ደግሞ አሁን በጋዜጦች ዛሬ ይፋ ከሆነው ከሳቸው ንግግር ጣላቶቻችን ሀገሪቱ ውስጥ መሰረስ ተቆረቆር ጀምረው ነበሩ ግን ያሸነፍናቸው እዚህ ደርሰናል አሁንም ምንም አማራጭ የለንም እንቀጥልበታለን ብለዋል የሚል ንግግራቸውን አሁንም ከኢራን ጋር የተጀመረው ጦርነት አሜሪካ አንድ ቀን ገባ አንድ ቀን ወጣ ብትልም በቀጣይ እስራኤል ተው እንደማትችል የሚያመላክት እንደሆነ ዛሬ ጋዜጦች በስፋት ይዘዋልና ይሄስ እንዴት ነው?
1: አዎ ይሄም ይሆናል አንደኛው ችግራችን። ምክንያቱም ያለም ህብረተሰብ የእስራኤልን በጥላቶች መከበብ በአምስት በስድስት አቅጣጫ ያሉ ጥላቶቻችን ሁሉም ቢሆን ደክመን እንድንገኝ ፍላጎታቸው ስለሆነ እስራኤል የምታደርገው የህልውና ያልሞት በተጋዳይነት ዘመቻ እንደሆነ ያለም ህብረተሰብ ያውቃል። ግን አብዛኛው የሚጠይቀው እስከ መቼ ድረስ ነው እንደዚህ ነውችሁም ትኖሩት ሰላም ለማድረግ ደስታ ምን አይነት ጥረት ታረጋላችሁ? አብዛኛው በጥላቻው ዘመቻ ያመነ ደግሞ ለምን ለፍልስጤሞች ሀገር አሰጡም የሚል ትችት ነው የሚቀርብ። አሁን ስለ እስራኤል ጠንካራነት ስለ እስራኤል የዘመቻ ዓለም ወይም ህይወት ከተመሰረተች ከ78 አመት ጀምሮ ስላለው በየጊዜው ጦርነት ዓለም ያወቀው ነው። ዓለም በየጊዜው የሚወያይበት የእስራኤል ሁኔታ ሁሌም ቢሆን በተባበሩት መንግስታት በሃግ በሚገኘው ባለም አቀፍ ፍርድ ቤት በየቦታው እስራኤል ስሟ ሳይነሳና በጥሩም ሆነ ጥሩ ባልሆኑ ነገሮች ውሎ አድሮ አያውቅም። እና ጥላቶቻችን ማሸነፉ ጥላቶቻችን በጦርነት ዘዴዎች ማድከም የታወቀና የእስራኤል ልዩ ሙያ ችሎታዋ እንደሆነ ይታወቃል። ግን መፍትሄ ለምን አታደርጉ ለምን የሆነ ነገር ይዛችሁ አትመጡም የሚል ህብረተሰብ ነው አሁን ያለው። ያለፈውን የተለመደውን መድገሙ በይህ ራሱ ድክመት ነው። እስራኤል ወደ ተለየ አቅጣጫ እቅዷ ምን እንደሆነ ከዚህ ከእድሜ ልክ ጦርነት እንዴት ነው ወደ ሰላምም ሆነ ወደ ተለየ አማራጭ መሄድ የሚችለው ይህንን መስፋት የሚፈልግ የዓለም ህብረተሰብ ነው በስተዋል በአሁኑ ጊዜ። ምክንያቱም ሁልጊዜ በየጊዜው የንጹሃን ህብረተሰብ ሞት በእስራኤል በኩል የሚደርሱ የአረቦች ጥቃት በእስራኤል በመታደርገው ያየር ላይ በሊባኖስ በጋዛ በየጊዜው ጦርነት መስማትን የማይፈልግ ህብረተሰብ ሰላምን የሚፈልግ ህብረተሰብ ነው አሁን ባለማችን ላይ የበዛ ሄደው ምክንያቱም እንደምናቀው በዩክሬንና በሩስ በራሻ በኩል ያለው ጦርነት ነው አራት አመት ሊያስቆጥር ነው በዚህም ዙሪያ ዓለም ጦርነት በቃን ወደ ሰላም እንሄድ ይያለ ስለሆነም ነው ንግግራቸውን ቢደግፍም ሌላ አማራጮችን የሚፈልግ የመስሎም ይታየው ማለት ነው።
2: ሌላው ኳታርንና ቱርክን በከፍተኛ ሁኔታ ተችተዋል። በተለይ ኳታርን ምንድነው ያሏቸው ባጀት መድበው ሚዲያ አዘጋጅተው እስራኤልን ስም ለማስጠላት ሰዎች እስኪሰክሩ በጥላቻ የምትሰራ ሀገር ናት ሲሉ ኮንነዋልና ከዚች ሀገር ጋር ያለን ግንኙነት በአሸማጋይ ተብላ ሐማስና እስራኤል በዚህ በተጠለፉ ሰዎችና በሚደረገው ጦርነት የመግባባት እንዲደርሱ ከአሜሪካ ጎኑና ስሰራ ነበር። አሁን በግልጽ እሳቸው ተናግረዋል። ኳታርና እስራኤል ካሁን በኋላ ምንድነው ሊሆኑ የሚችሉት?
1: ምንም ሊሆኑ አይችሉም። ትችቱ በቂ አይደለም። የበያሃድ ፓርቲ ሊቀመንበር ምንድነው አሉት? ቢያንስ ነው የጠበቅኩት በንግግራቸው ኳታር እንደ ማንኞችም ጠላት አገሮች መፈረጅ ነበረባት በዚህ መድረክ ላይ የምታደርገው ነገር ያደረገችው ነገር ገንዘብና የጥላቻ ዘመቻ ማፍሰስ ብቻ ሳይሆን እንደምናውቀው የሐማስ መሪዎች በሙሉ ኳታር ውስጥ እንደሚቀመጡ
2: ስለዚህ የጠላት ተብላ መፈረጅ ነበረባት ነው እና
1: መተቸት አይበቃም እንደ ጠላት ሀገር ተፈረጃ ያለን የደህንነት መረጃ የአንድ ሀገር የተለያዩ ግንኙነቶችን ማቋረጥ እና እንደ ጠላት ሀገር መተየት እንደነበረባት ነው
2: መልካም
1: አንድ ሁለት የፖለቲካ ፓርቲዎች ይገለጹት።
2: መልካም ምረት ለሰጠን ሰፋ ያለ ማብራሪያ እጅጋር ያመሰግናለሁ። መልካም ቀን።
1: አመሰግናለሁ።
2: እኔም መልካም ቀን ሸፈት ሰላም። እሺ የተከበራችሁ አድማጮቻችን አሁን ወደ ራፍ ከፍ ያለው ሞሸ ቦጋል እናልፋለን። እሳቸው በስልክ መስመራችን ይገኛሉ። እንደምን አደረኩ ወደ ራፍ?
3: እግዚአብሔር ይመስገን። እንዴት አደራችሁ እናንተስ?
2: እናመሰግናለን በዚህ ሰዓት አብረውን ስለሆኑ። እንግዲህ ከስም ስተት ካለ ያስተካክሉኝ። ራፍ ከፍ ያለው ሞሸ ቦጋል አይደል?
3: ትክክል።
2: እሺ ዛሬ እንግዲህ ከርሶ ጋር የምንወያየው የስኮት በዓል የዳስ በዓል መግቢያ ሰዓት ላይ እንደ መገኘታችን የዳስ በዓል አመጣጥና እንዴት እንዲከበር እንደታዘዘ ገለጻ እንዲሰጡ ነው። ክወዳራ
3: የዳስ በዓል ከእስራኤል ህዝብ አሉ ከሚባሉትና ሶስት በዓላቶች እግዚአብሔር መጣችሁ ፊታችሁን እኔ ጋር እንድትታዩ ያለበት በዓሉ አንዱ ነው። ፔሳህ፣ ሸቮኦት ወሱኮት። ፔሳህ ያው የፋሲካ በዓል ነው። ሸቮኦት ደግሞ ኦሪት የተቀበልንበት ነው። የሱኮት በዓል ደግሞ የዳስ በዓል ነው። እነዚህ በዓላቶች እግዚአብሔር መጣችሁ ፊታችሁን እኔ ጋር እንድትታዩ ቤተ መቅደሱ በነበረበት ጊዜ የተባለበት ነው። ባሁሉ ጊዜም እንኳን ቤተ መቅደሱ ባይኖርም ሄደን ካለው ከቀሪ አንዱ ነገራችን ማለት ነው ኮቴላ ማዕረቢ እዛ ጋር ሄደን መታየት ጸሎታችን ማቅረብ አለበት። ምክንያቱም የዓለም በሙሉ መሐል ቦታ ኢየሩሳሌም ናት። የኢየሩሳሌም ደግሞ ቅዱስ ቦታ ቤተ መቅደሱ ያለበት ነው። ሐራባይት ነው። ከሐራባይት ደግሞ ቤተ መቅደሱ ነው። ቤተ መቅደሱ ደግሞ ቅዱስና ቅዱስ ቦታ ከሚባሉት እዛ ጋር ስለሆነ ሁላችንም የሱኮት በዓል በኦሪት እንዲህ ብሎ ተጽፏል። በሱኮት ተሸቮ ሺቫት ያሚም፣ በዳስ በዓል ሰባት ቀን ተቀመጡ። ተሸቮ ከእንተ ዱሩ ማለትም አቤት የምታደርጓቸውን በአጠቃላይ የቤት ነገሮችን ከዳሱ በዓል ከዳሱ አድርጉ። ለምን ነው? ብዙዎቻችን ደስታ ለማግኘት ብዙ እንጥራለን፣ ግን ደስታን በተለያዩ መንገዶች እናጣለን። ሐራምባም የሚባል ሊቅ ምን ይላል? በሶስት ነገሮች አንድ ሰው ደስታን ያጣል አለ። አንደኛ በተፈጥሮ የዓለም እግዚአብሔር ስጠነን ተፈጥሮዎች እነሱም ችግሮችን ሊያመጡብንን ይችላሉ እና በተለያዩ ፈተናዎች ይሰጡናል አለ። ሁለተኛ ደግሞ ሰው በሰው ላይ የሚያደርገው ጉዳት ያንን ደስታ እንዳናገኝና የተለያዩ ስቃዮች እንዲኖሩብንን ያደርጋል ይላል። ሶስተኛው ግና የሰውን ትልቅ ስቃይና ደስታን ነጥሎና ወስዶ የሚገኝበት ምንድነው ይላል? ራሳችን ነው ለራሳችን ብዙ ችግር እናመጣው። ለምን ብዙ ጊዜ የህይወትን ጣምና የህይወትን መጥፎ ነገር ሚወስነው አዳም ወጸይ ተጽሞ በአጽሞ ሰው ራሱን በራሱ ነው የሚያገኘው። ብዙዎቻችን ለምንድነው የዳስ በአል ምንድነው ይለናል? ያላችሁን ምትመኩበትን ቦታ አለን የምትሉትን ትታችሁ ትንሽ ዳስ ቦታ ማለት ነው እንኳን ምንም እንኳን ለሰው መኖሪያ ነውና አፍሪካ እንኳን መቀመጫማትሁን ቦታ ከዛው ስዳችሁ ራሳችሁን አኖሩ። ለምን የኛ ህይወት እግዚአብሔር ባለው እንጂ እኛ ባልነው አይደለም ወይም ደግሞ ባለን ነገር አይደለም። ደስተኛ ሰው ወይም ደግሞ ሀብታም ሰው ባለው የሚደሰት ነው እንጂ ዝም ብሎ በሌለው ሁሉ ጊዜ የሚመኝ እንደዛ አይደለም። እና ዳሲቱ ምንድነው የምታስተምረን? ደስታችን የሚመጣው ብዙውን ጊዜ በትንሽ ነገሮች ነው። ትልቅ ነገር መፈለግ ያስፈልጋል። ለምሳሌ እኛ ሁላችንም ትንሽ ነገር ነው ብለን የምንሰደው ነገሮች አሉ። ለምሳሌ መተንፈስ ያህል አንድ ቀን እንኳን ቁመና መስግነው አናውቅም። ይሄ ስላለን እንኳን መደሰት በጣም ነበረብን። እግር መንገድ እግራችን መሄድ ስለሚችል በዚህ እንኳን ይሄን አይን ማየት እየቻለ ጆሮ መስማት እየቻለ አንድ ቀን እንኳን ቆመን እግዚአብሔርን አመስግነነው በዚህ ተደስተን አናውቅም። ሲጎለን ግን ሁላችንም በዚህ ነገር እንዴት በማለት ብዙዎቻችን ብዙ ምዝጋናዎችን እናመጣለን። እና ጎሎንን ከማመስገን እያለንን በማመስገን እግዚአብሔርን እንደሰጥበታለን። ይሄ ማለት ምንድነው የዳስ በዓል ትልቁ ትርጉሙ የሚሰጠነን ሁላችንም በትናንሽ ነገሮች ነው መደሰት ምን ይችላል እና ከዛ ጋር የተያያዘ ነው። ዋናው ትርጉሙ ግና ሁለት ነገሮች ነው። እግዚአብሔር እስራኤል ህዝብ ሲወጡ ዳስ ጥለው በዛ እንደኖሩ የሚገልጽ ነው። በዛ ምክንያት ነው ዳስ የምንፈጽመው ይላል። ሁለተኛ ደግሞ አምደ ደመናው የእስራኤል ህዝብ በአጠቃላይ እንደ ዳስ ሆኖ ከቦነን ስለነበረ ያንን ለማስታወስ የምናደርገው ነገሮች ነው።
2: ከወዳራ እንደሆነ አንድ ሰው ከሞቀ ቤቱ ወጥቶ አሁን ባለንበት ሰሞን ዳስ እንደው በጊዜው ዳስ ሲቀመጥ ለፈጣሪ መቅረቡን ነው ለፈጣሪ መራቁን ነው ምንድነው የሚያሳየው?
3: ይሄ በተለየ ሁኔታ ይፈቃ እግዚአብሔርን መቅረባችን የሚያስታውሰው። ለምን አሁን እንዳልነው እኛ ለምንድነው ያንን የሞቀ ቤታችን ስለን ወደ ኮታታ ቤት ምንሄደው? እግዚአብሔር ስላለን ነው እንጂ ተመችቶነን አይደለም። ግን እግዚአብሔር ስላለ ከካህ ከዶሽ በሁት ሲባሱ ስላለንን ብቻ በመናደርጋቸው ነገሮች እግዚአብሔር ደግሞ የበለጠ እምነታችን ትልቅ እንደሆነ ይነግረናል እንጂ እኛ ብዙዎቻችን ይሄን ነገር ለማየትና ለማመን ይከብደናል። እንዴት ነው አንድ ሰው ያንን ትልቅ ቤቱን እንደገና ምንይታችን ዳስ ምንይታይ ጸል ደህማኑታ ማለትም የእግዚአብሔር ጥላ የእምነት ጥላ ቦታ ናት ይላል። ለምን? ምክንያቱም አምነነው ነው እንጂ ምንድ ባናምነው ኑሮ ምን አለን? ከዛ ያቺ እኮ ትንሽ ቦታ ናት ካለንን ቤት ምንም እንኳን የሚያወዳድራት የላትም። ሆኖም ግን እግዚአብሔር ስላለ ግና ከሁሉ በልጣ ትገኛለች። በዛ ምክንያት እንኳን ጫማችን እንኳን አውልቀን ማኖር አንችልም ከሷ ቦታ ማለት ነው። ወይም ደግሞ ፓህ ማለትም አሁን ለምሳሌ የቆሻሻ ማኖሪያውን የለም ከዛ ውስጥ ማኖር አንችልም። ቡና እንኳን ክሰል ምናምን ካለ ለምሳሌ ማፍራት አንችልም። ብረት ድስት እንኳን ማቅረቢያ ካልሆነ ዝም ብሎ ማቅረብ አንችልም። ከዛ ውስጥ ማለት ከሱካው ውስጥ ማንገባት አንችልም። ይሁዲ ያልሆነ ለምሳሌ ከዛ ዘዋር የሚባል ሊቅ አለ መግባት የለበትም። ምክንያቱም ይሄ የሱ የእምነት መግለጫ አይደለም። ይሄን እንዲያደርጉ የታዘዙትን እስራኤል ይሁዲ ነው።
2: ይሄ ቦታ እንደ ቤት ሳይሆን እንደ ቤተ እምነትም ነው የሚታይ ማለት ነው። ይሁዲ ካልሆናችሁ አትግቡ ሲል ያው የማንም ቤተ እምነት የእምነቱ ሰው ያልሆኑ ሰዎች አይገቡምና ይሄን ያክል የዳሱ ክብርና ለእግዚአብሔር በጣም ቤት ነው ማለት እንችላለን።
3: በጣም በጣም ትክክል አባባል። ለዛ ነው አንዳንዴ ግና አሁን ለምሳሌ የእኛን ይሁዲዎችን የሚንከበከቡ ሰዎች አሉ፣ ይሁዲ ያልሆኑ ማለት ነው። እነዛ አብረው ካልተቀመጡ ችግር አለ። ምክንያቱም እነዛም ይረዳቸው ሊያጡ ይችላሉ። አዝ ምንድን ነው የሚሆን? በጎን ያችን እሱ የሚቀመጥበትን ቦታ ዳሲቱን ማለት ነው ትንሽ ገለጥ እናደርጋታለን ለማስተዋወቅ ማለት ነው። እሱ የተቀመጠበት ቦታ የሱካ በዓል ትዛዙን እንዳልፈጸመ ይሄም አሁን እንዳልከው የእምነት ሂደት ነው። እግዚአብሔር እኔ አጅቢያችኋለሁ። ከዛ ውስጥ ደግሞ እንግዶች አሉንን 7 እንግዶች አሉን፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ አሮን፣ ዮሴፍና ዳዊት ናቸው። ያንዳንዶች እንግዶች በእያንዳንዱ ቀን የመጀመሪያው እንግዳችን አብርሃም ነው። አብርሃም ይመጣል ማለት ቀልድ አይደለም። በእውነት እኛ በሱ ቦታ እናኖርለታለን። በመንፈሱ ይመጣል። አሁን ሁላችንም መንፈስ አለንን፣ እንዲሁም ደግሞ ሰውነት አለንን። ጻድቃኖች ሞተው እንኳን ጻድቃኖች በህይወት እንዳሉ ነው የሚቆጠር። መጥፎ ሰዎች ግና በህይወት እያሉ እንኳን እንደሞቱ ነው የሚቆጠር። ለምን? የመጠቀም ሂደታቸው በዋና የህይወት መኖሪያቸው የህይወት መኖራችን ዋናው ሰውነታችን አይደለም። ሰውነታችን አላቂ ነው። ዛሬ አብሮነን አለ፣ ነገ ግና ደግሞ አብሮነን አይኖርም እንደነበረው ማለት ነው። ነፍሳችን ግና ሁሌም አብራና ያለች። ብዙዎቻችን ግና ለሰውነታችን እንጂ ብዙ ጭንቀት የምንሰጠው ለነፍሳችን የሚለውን ብዙ የለውም። ለምሳሌ ችን ቅድስት ሀገር እግዚአብሔር ሲሰጠን ለእስራኤልስ ብሎ ሲሰጣት ብዙ መስዋዕትነትን አድርገን ነው። ብዙ በስደት ለፍተናል። ያን ሁላ የሆነው ለምንድን ነው? በእምነታችን አለመጽናታችን ነው። አሁንም እንኳን ከስንት መከራ በኋላ ከ2000 ዓመት ዘመን በስደት ቆይተን መጠን እዚህ እንኳን እምነታችን ክብር ለሰጠንን አምላካችን እንኳን ክብር አንሰጠው። ያን ደግሞ ምንድን ነው በውስጣችን ውጫዊ ማለት ነው ስደት ባይኖረንም በውስጣችን ግን ስደት እየተቀበለን በልጆቻችን በተለያዩ ነገሮች በውስጣችን ርጋታ እንዳይኖረን አድርጓል። ለምን ነው ሁላ ነፍሳዊ የሚሆነውን ነገር ማድረግ ስላልቻለ ነው። ሀገር ደግሞ እንደዛ ናት። ይሁዲ በሁሉም ነገር በእምነት ካልያዘ እምነቱን እንግዲህ አንድ ሰው እስላም መሆን ከፈለገ ወይም ክርስቲያን መሆን ከፈለገ ምንም ችግር የለም። አስበህ ተናግረህ ሂድ። በአንድ ጊዜ ግና ሁለት ቦታዎች መቀመጥ ግና አይቻልም። በተለየ ሁኔታ በይሁዲ ሃይማኖት ማንኛውም ሰው የማንኛውም እምነት ማርከስ አይደለም። ግን እያንዳንዱ ደግሞ በእምነቱ መሆን አለበት። ምንድነው የተጻፈው? ጸዲቅ በእምነቶ ይህየ። ምን ይላሉ ሰዎች? ሰው በእምነቱ ይኖራል። አይደለም፣ እንደዛ አይደለም። ጸዲቅ ጻድቃን የሆነ በእምነቱ ይሁን። ማንኛውም ሰው ጻድቃን ከሆነ በእምነቱ ምንም ችግር የለም። አባል ገና ከይሁዲ ነኝ ብሎ በሌላ መሆን ይሄ ነው ብዙ ችግሩን ብዙ ልፋቱን ብዙ የእስራኤልን ሕዝብ ያኗኗር ሂደት ትክክለኛ እንዳይሆን የሚያደርግልንን እና ሁላችንም በዳስ በዓል በጣም ልዩ ናት። ቁጭ በምንልበት ጊዜ ቤተ መቅደሱ እንደነበረው ማለት ነው ያችን ያህል የእምነት ቦታ ያላት ናት። ብዙ ማድረግ ማንችላቸው ነገሮች አሉ። ካርታ መጫወት፣ እንደዚህ ቁማር፣ እንደዚህ አፊል እንኳን ትክክል ያልሆኑ ነገሮች ማድረግ የማይቻልበት ቦታ ቅዱስ ቦታ ነው።
2: ሌላው እስራኤል ሀገር የሚኖሩ ይሁዲዎች ስንት ቀን ነው ይሄን በዓል የሚያከብሩት? ውጭ ሀገር ያሉትስ እንደ እስራኤል ነው? የተለየ ነገር አለ? ከእስራኤል ውጭ የሚኖሩ ሀገራት ይሁዲዎች በተለያዩ ሀገር የሚኖሩ
3: እስራኤል ሀገር የሚኖሩ ያው 7 ቀን ነው። የመጨረሻው ቀን ኦሻአና ራባ ሽሚኒ አሴረት ይባላል። ያነ ለራሱ በዓል ይዞ የመጣ ነው። ማለትም ኦሪትን ጨርሰን የምንደሰትበት ቀን ነው። በውጭ ሀገር 1 ቀን ይጨምራሉ። ለምን? ድሮ ቤተ መቅደሱ በነበረበት ጊዜ እንደገና ደግሞ አንድ ጨረቃን በዓል በሚናገሩበት ጊዜ የደስታ ሂደታቸው በዛውን ቀን ብቻ ሳይሆን ተጨማሪ ሊቃውንቶች ብለው ያደረጉት ነው። በአሁኑ ጊዜ ሁሉ ይህን ነገር ማወቅ ይችላል። ድሮ ግና ውጭን ሀገር ለመናገር ይከብድ ነበረ እና እስከሚደርሱ ድረስ ተጨማሪ ቀን ያስፈልጋቸው ነበረ። በአሁኑ ጊዜ ግና ያው ምንም እንኳን ብናውቅም ግን ትልቆች የደነገጉትን ድንጋጌ መሰረዝ አንችልም።
2: አባት ያበጀው ለልጅ ይበጀው
3: እና እነሱን ያህል ትልቆች መጣው እስከሚቀየሩ ድረስ ያው በዛ የተያዘ ነው። አበለ እስራኤል ህዝብ ግና 7 ቀን አለ እሱ ከዳስ ምን ቀመረ 8ኛው ቀን ደግሞ ሽሚኒያ ሰረት ይባላል። ኦሪትን የመንጨርስበትና አንብበን የጨረስነበት ተምረን የጨረስነበት ሀታን ቶራ ሀታን ሜኦና ያው የሞሽራ አለ የሞሽራው ደግሞ አጃብ አለ እንደገና ደግሞ ሀታን በረሺት ሀታን ቶራ የኦሪቱን ጨርሶ የሚያነበው የሚወከለው ነው ማለት ነው።
2: በዛን ቀን ኦሪቱ ተነቦ ሲጠናቀቅ ያችን ፓርት የሚያነበው ማለት ነው።
3: ያው ዋናው ድንጋጌው የሚያነብ ማለት ነው። የሱ ደግሞ ቀደም ብሎ ደግሞ አንዳል ሀታን ሜኦና ይባላል። ሀታን ሜኦና ያው ሾሽቪን ማለትን የሚዜ ነውና እሱን የሚያደርግ ደግሞ ከመጨረሻ ላይ ደግሞ ሀታን በረሽድ ይባላል። የኦሪትን ዘፍጥረትን የሚጀምር ደግሞ ይሆናል። ምክንያቱም ኦሪት ጨረስነት ማለት አንችልም። እንደ ጨረስነን እንደገና መጀመር አለብን። ምክንያቱም በምንም ጊዜ ልንጨረሳት አንችልም። እንኳን እኛ ትንሾች ነውና ትልቆች እንኳን ሌሊትና ቀናታቸውን አድርገው እንኳን የኦሪትን እንኳን 10%ን እንኳን ገለጽ አላገኙም የነበረ እና ሁሌም ኦሪትን ጨረስን ማለት አንችልም። ሌላው ኦሪትን ደጋግመን

ሰዓትና ቦታን ጠብቃችኋለን። ለቴክኒክ ባለሙያችን ናቲ ብላንኬት ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ቀን ይሁንላችሁ። መልካም አመት በዓል፣ መልካም የዳስ በዓል።

0: ና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ

ጉዳዮች እንወያያለን። ኢዳስ ባልን በተመለከተ ባልደረባችን አንገፈው ጋዜጠኛ ራህሚም አላዛር በራህሚም አላዛር የተዘጋጀ ፕሮግራም ይኖረናል። እንዲሁም እንደተለመደው ሳምንታዊ የኦሪት ክፍል ጊዜውን ጠብቆ ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርስተ ዜናዎቹን እንሆ። መከላከያ ሰራዊቱ የሚጠቀምበት ድሮን ፈንድቶ በጋዛ ሰርጥ ሁለት ተጠባባቂ ወታደሮች ህይወታቸውን አጥተዋል። ጠቅላይ ሚኒስትር ቢናሚን ናታንያሁ በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር እስራኤል ህዝብ ጨፍጫፊ ነች የሚባለው የዘመናችን ትልቁ ውሸት ነው ብለዋል። ጦርነቱ ከተጀመረ አንስቶ እስካሁን በመከላከያ ሰራዊቱ በሚፈጠሩ ስህተቶች 85 ወታደሮች ህይወታቸውን ማጣታቸውን ከመከላከያ ሰራዊቱ የተገኘ መረጃ አሳይቷል። የፓርላማ አባል ዘይብ ኤልቂን ጠቅላይ ሚኒስትር ቢናሚን ናታንያሁ በትናንትናው ዕለት ያደረጉት ንግግር የሚያረጋግጥልን እሳቸው አንድ ነገር አጀንዳ እንዲሆን የመወሰን አቅም መኖራቸውን ነው ብለዋል። ሀቢት ሆንስቲም የሚባለው እንቅስቃሴ መስራች አሚር አበቢ ሂዝባላንና ሐማስን ለመጣል ዋነኛው መንገድ የኢራንን አገዛዝ መገርሰስ ነው ሲሉ ተናግረዋል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በመከላከያ ሰራዊቱ የሚያገለግሉ ሁለት ተጠባባቂ ወታደሮች በትራንትራ ሁለት በጋዛ ሰርጥ መሰዋታቸው ዛሬ በጠዋቱ ክፍለ ጊዜ ይፋ ሆኗል። ነፍሳቸውን ይማረውና ወታደሮቹ ናዳቭ ካሊ እና ኦፌክ ሙአለም የሚባሉ ሲሆኑ ናዳቭ ካሊ 24 ዓመት ወጣት፣ ኦፌክ ሙአለም የ23 ዓመት ወጣት መሆኑ ተዘግቧል። ወታደሮቹን ለዚህ ህልፈተ ህይወት የዳረጋቸው ድርጊት መከላከያ ሰራዊቱ የሚጠቀምበት ድሮን በስተት በወታደሮቹ ላይ በመፈንዳቱ መሆኑ ታውቋል። በእስራኤል መከላከያ ሰራዊት ቁጥጥር ስር በሚገኘው ቢጫ መስመር ተብሎ በሚጠራው የደህንነት አካባቢ የፈነዳው ድሮን ሁለት ወታደሮችን ገድሎ ተጨማሪ ሁለት ተዋጊ ወታደሮችን ማቁሰሉን ተደረሰን ዜና ለማወቅ ችለናል። በእስራኤል መከላከያ ሰራዊት የስልጠና ማዕከል ውስጥ የሚሰጡ የውጊያ ስልጠናዎችን ይሰጡ የነበሩት ኮሎኔል ሃኖህ ዳኡቤ ጦርነቶች በተለያዩ አቅጣጫዎች እየተራዘሙ በሄዱ ቁጥር በመከላከያ ሰራዊቱ ጉዳት የሚደርስባቸው ወታደሮች ቁጥር ይጨምራል ሲሉ ተናግረዋል። ጦርነቶቹ እየተራዘሙና አቅጣጫቸው እየተበራከተ ሲመጣ በበቂ ሁኔታ ወታደሮችን ለማሰልጠን ጊዜ ስለማይኖር ወታደሮች መጎዳታቸው የማይቀር ነው ሲሉ ተናግረዋል። ለመከላከያ ሰራዊቱ አዲስ መሳሪያ በመጣ ጊዜ ወታደሮች አጠቃቀሙን በደንብ እንዲችሉት በቂ የስልጠና ጊዜ መሰጠት አለበት። አሁን ጦርነት ላይ ስላለን ስልጠናው እየተሰጠ ያለው ከጦርነቱ ጎን ለጎን ነው። እንደዚህ ማድረግ ከተጀመረ 3 ዓመት እየሆነው ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ በመከላከያ ሰራዊቱ የተገኘ መረጃ እንደሚያመለክተው ጦርነቱ ከተጀመረ አንስቶ እስከ አለፈው ጥር ወር ድረስ በመከላከያ ሰራዊቱ 85 ወታደሮች መከላከያ ሰራዊቱ በሚያደርገው እንቅስቃሴ በስተት ተገድለዋል ተብሏል። በተለይ ታሳለፍናቸው 8 ወራት ወዲህ በስተት የሚገደሉ ወታደሮች ቁጥር ጨምሯል። ቁጥሩም ከመቶ በላይ መሆኑን መረጃዎች ጠቁመዋል። በጋዛ ሰርጥ መከላከያ ሰራዊቱ በሚጠቀምበት ድሮን ሁለት ወታደሮች መገደላቸውንና ሁለት ወታደሮች መቁሰላቸውን ተከትሎ ኢታማጆር ሹም ኢያል ዛሚር ጉዳዩን የሚያጣራ የባለሙያ ቡድን እንዲቋቋምና የሚገኘው ውጤት በቀጣይ ለማስተማሪያ እንዲሆን ትዕዛዝ ሰጥተዋል። አጣሪውን አባል በብርጋዴር ጀነራል ማዕረግ የሚገኙ ሰዎች እንዲመሩትም በትዕዛዛቸው አስፍረዋል ተብሏል። ላልተወሰነ ጊዜ በጋዛ ሰርጥ የሚገኘው የእስራኤል መከላከያ ሰራዊት በድሮኖች መጠቀሙን እንዲያቋርጥ መመሪያ ተሰጥቷል። ፈንድቶ በወታደሮች ላይ ከፍተኛ ጉዳት ያስከተለው ድሮን አታሌፍ የሚባለው ሞዴል መሆኑና መከላከያ ሰራዊቱ ጦርነቱ ከተጀመረ አንስቶ በተለያዩ የጦርነት ቀጠናዎች እየተጠቀመበት የነበረ መሆኑ ተደረሰን ዜና ለማወቅ ችለናል።
የመከላከያ ሚኒስትር እስራኤል ካዝ ህዝብ እስራኤል የዳስ ባልን ለመቀበል ሽር ጉድ ያለ በሚገኝበት ሰዓት እንደዚህ አይነት መራራ ሀዘን መከሰቱ ልብን ይሰብራል ሲሉ ድሮን መቷቸው በጋዛ ሰርጥ ስለተሰውት ወታደሮች ተናግረዋል። ዛሬ በእስራኤል ሁለት ቤተሰቦች ለ

ልጅ መራራ የሚባለውን ሀዘን ተቀብለዋል። ከባድ መሆኑን እረዳለሁ። በእስራኤል የደህንነት ተቋማት ስም የሀዘናችሁ ተካፋይ መሆኔን መግለጽ እወዳለሁ ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንትናው ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ካደረጉት ንግግር መሃል የተለያዩ ሀሳቦች ተቋርጠው እየወጡ በሀገራችን ሚዲያዎች መነጋገሪያ መሆናቸው ቀጥሏል። መነጋገሪያ እየሆኑታሉ ነገሮች መካከል እስራኤል የህዝብ ጨፍጫፊ የእስራኤል ህዝብ ጨፍጫፊ እያደረገች ነው የሚባል እስራኤል ህዝብ የጨፈጨፈች ነው የሚባለው ነገር የዘመናችን ትልቁ ውሸት ነው ሲሉ መልስ ሰጥተዋል። ራማታ ጎላን በሞሸ ዘመንም የይሁዲ እንደነበር ታሪክ ይመሰክራል ታናህን አንብቡ ሲሉ ለሶሪያው ፕሬዝዳንት ፊታቸውን ወደሳቸው አዙረው መናገራቸውም ተጠቅሷል። ንግግራቸውን እንደጀመሩ ሰዎች አዳራሹን እየለቀቁ መውጣታቸውን ሲያስተውሉ እስካሁን አዳራሹን ጥለው ያልወጡ ፈሪዎች ታሉ አዳራሹን ጥለው ይውጡ ሲሉም መናገራቸውና ቱርክንና ኳታርን ባለም አቀፍ መድረክ በከፍተኛ ሁኔታ የተቹበት መንገድ እነዚህ ከብዙዎቹ መካከል እንደ ምሳሌ የሚጠቀሱ ጥቂቶቹ ናቸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የየትኛው ጨፍጫፊ መንግስት ነው በሚሊዮን የሚቆጠሩ የፖሊዮ ክትባቶችን ለጠላት ህዝብ የሰጠ ምግብና ውሃ እንዳይጎላቸው አቅርቦት ያደረገ እንደዚህ የምታደርግን ሀገር ጨፍጫፊ ብሎ መፈረጅ የዘመናችን ትልቁ ውሸት መሆኑን መታወቅ አለበት ሲሉ ተናግረዋል። የፓርላማ አባል ዘይብ ኤልቂን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንትናው ዕለት በተባበሩት መንግስታት ጠቅላላ ጉባኤ ያደረጉትን ንግግር የሚያረጋግጥልን አንድ ነገር ቢኖር አሉ፣ የሀገሪቱ የመነጋገሪያ አጀንዳ የሚወሰነው በሳቸው መሆኑን ነው። በጠቅላላ ጉባኤው አዳራሽ ከፕሬዝዳንት ዶናልድ ትራምፕ ጋር ሲንጎራደዱ ታዩ አልታዩ ለሳቸው ምንም የሚጨምረው ምንም የሚቀንሰው ነገር የለም። ከፕሬዝዳንት ዶናልድ ትራምፕ ጋር ብዙ ጊዜ ከተገናኙ ምዕራባውያን መሪዎች መካከል አንዱ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ቢንያሚን ኔታንያሁ ወደ አሜሪካ ያቀኑት በጠቅላላ ጉባኤው ንግግር ለማድረግ ነው። ንግግሩን አደረጉ፣ በቃ አለቀ። ከፕሬዝዳንት ዶናልድ ትራምፕ ጋር መገናኘት ቢፈልጉ ኑሮ በስልክ አውርተው ለመገናኘት ቀጠሮ ይዙ ነበር ብለዋል። ባሳለፍነው ሌሊት ሐሙስ ለአርብ አጥቢያ አንዲት የ33 ዓመት ሴት በሃይፋ ከተማ መገደሏ ተዘግቧል። ግለሰቧ ሐጽማውት ከሚባለው ጎዳና ወደ ራምባም ሆስፒታል ተወስዳ የሕክምና ክትትል ቢደረግላትም ቅሉ ሕይወቷን መታደግ አለመቻሉ ታውቋል። ድርጊቱ ወንጀልን ያመለክታል የተባለ ሲሆን የፍቅር አጋሯ የ28 ዓመት ወጣት በፖሊስ ቁጥጥር ስር ሆኖ ለምርመራ ተወስዷል። ሀቢትሆንስቲም የሚባለውን እንቅስቃሴ መስራች ብርጋዴር ጀነራል አሚር አቢቢ ሂዝባላን እና ሐማስን ዋነኛ የመጣያና የማፍለሻ መንገድ የኢራንን አገዛዝ መገርሰስ ነው ብለዋል። ጥቅምት 8 2023 ራሳችንን በተለያዩ አቅጣጫዎች ጦርነቶች ተደቅነውብን አግኝተናል። የጦርነቱን አቅጣጫ ወደ አንድ አቅጣጫ ለማምጣት ብዙ ጊዜ ጥረናል። አሁን የእስራኤል ዋነኛ ስትራቴጂ የኢራንን አገዛዝ አድቅቆ መጣል ነው። ይህ በዚህ ዘመን በቀላሉ የሚታይ ሳይሆን በመጽሐፍ ቅዱስ እንደምንሰማው ታላቅ ገድል ነው። ይህንም ማድረግ አለብን ሲሉ ተናግረዋል። የተከበራችሁ አድማጮቻችን፣ ለሰዓቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን ጥላሁን መልቸጋ ነው። እሱም በስልክ መስመራችን ይገኛል። ጥላሁን አክሳሚያ እንኳን አደረሰ እንደምን ዋልክ?
1: ክብራትና ክብራን አድማጮቻችን ጤና ይስጥልኝ።
2: ሄሎ
0: የቴክኒክ ችግር ነው።
2: አብርሃም ይናስቀደመን ቆንጆ ነው።
0: እሱን ቀጥሎ ይቀርባል።
2: በዚህ አጋጣሚ ለስቱም ለቤተሰቦቹ መልካም በዓል ለአድማጮቹም ላንተም።
0: አዎ አዎ የቴክኒክ ችግር ነው። እሺ ጥላሁን ወደ አንተ ልለፍና
2: እኔ ደግሞ ተጠለፍን በቃ መስመራች ተጠልፎ እንደምን ሀማት እያዳመጠን
0: ስህተት ነው ስህተት ነው። እና ግን ያው ቀጥሎ የምናሰማው ፕሮግራማችን ነው። ጥላሁን ዛሬ በጋዛ ሰርጥ ሁለት ወታደሮች ትራንትራ እንደተገደሉና ዛሬ ይፋ ሆኗል። በዚህን ጀምርና እስኪ ያለው የደህንነት ሁኔታ ምን ይመስላል?
2: አሳዛኝ ነው ገብርኤል። አሁን የተረጋጋ መስሎ ቢታይም እነዚህን ሁለት ብርቅዬ በጣም ውድ ልጆች በጣም በጣም ማጣት ድርጊቱ ትናንት ነው የተፈጸመው። ትናንት ከቀትር በኋላ እስራኤል አዛ ከሀማስ ጋር የምታደርገው ጦርነት እስካልተፈጸመ ድረስ አልፎ አልፎ የምትወስዳቸው እርምጃዎች አሉ፣ አንገብጋቢ እና በጣም ለደህንነታችን አስጊ የሆኑትን። ከምትጠቀባቸው ቴክኖሎጂዎች ደግሞ ይህንን ያለ አብራሪ የሚላኩ መሳሪያዎችን ነው። እንግዲህ ሁለት ነበር ተልከው ግዳጃቸውን ሊፈጽሙ ከተላኩ በኋላ አንደኛው ግዳጁን ሲፈጽም፣ አንደኛው ግን ባልታወቀ ሁኔታ ያው የወደቀበትና ለምን ወደቀ በሚል ወደ ቦታው በመሄድ እንግዲህ ሁኔታውን የላኩት ራሳቸው። እነዚህ በጣም በግል መሀንዲሶች ናቸው። በወታደራዊ ዓለምም ደግሞ በጣም ረጅም ልምድ እና ትምህርት ተሰጧቸው ይህንን ርቀት የሚላክ የጦር መሳሪያ የሚልኩ ናቸው። እና ከቦታው ከደረሱ በኋላ እነዚህ ሁለት ወታደሮቻችን ወዲያውኑ ሞተዋል። ይህን በጣም በሀገራችን የሌሊት ወፍ እንለዋለን ገብርኤል፣ ቅርጹ እንደዛ ነው። በእንግሊዝኛው ችሮፕትራ ይሉታልኝ እንደ ባት እንደዛ ነው። ይሄ የጦር መሳሪያ ያው ግዳጁን ተጭኖት በጣም አናሳ ነው። ሲላክ ደግሞ 2 ኪሎ ግራም የመዘነ የሚከብድ ፈንጅ ይዞ ሄድና ጉዳት ያደርሳልኝ። በእንደዚህ አይነት ሁኔታ እስካሁን እንግዲህ ግዳጁን ይፈጽ አሁን ግን ትናንት የደረሰው ሁኔታ ለምን የሚል ጥያቄ አሁን ምርመራ እየተካሄደ ነው። የመከላከያ ኃይሉ ማለት ነው የጦሩ ኢታማጆር ሹም የአልዛሚር በጦር ጀኔራል ከፍተኛ ማዕረግ ያላቸውን ወክለው ምርመራ ይደረግ። አንደኛ ሀማስ አቅሙ ኖሮት የማንቆላሸት ምልክት አሳድሮ ጉዳቱ ደርሷል ወይስ የቴክኒክ ችግር የራሳችን ነው በሚል ሁኔታው እየተጣራ ነው። ለማንኛውም እንግዲህ እነዚህ ሁለት ወታደሮቻችን ያሳዝናል። አንዱ ዛሬ ከአንድ ሰዓት በፊት እንግዲህ ኢየሩሳሌም ነዋሪ የሆነው የቀብር ስነ ስርዓቱ ኦፌክ መዋለም የ23 ዓመት ወጣት ነው ተፈጽሟል። ሁለተኛው ወንድማችን ደግሞ ናዳብ ኬሊ የ4 ዓመት ወጣት ሴጌቭ ሚዝጋቢ ቅርታ በተሰኘው ቦታ ልክ አንተናን እያወራን አሁን የቀብር ስነ ስርዓቱ እየተፈጸመ ነው።
0: ልክ እንደው ከዚህ ጋር አዎ በጣም ያሳዝናል። በተለይ ደግሞ ህዝብ እስራኤል አሁን የዳስ በዓል ለማክበር በጣም ሽር ጉድ ያለ ትንሽ ደግሞ አሁን ጦርነቱ ትንሽ ስለቀዘቀዘ እንደዚ አይነት ነገር ለመስማት ትንሽ ረፍ ተብሎ ነበር፣ ግን ምንም ማድረግ አይቻል። እንደው ከዚህ ጋር አያይዤ መጠየቅ እንፈልገው ባሉን የተወሰኑ ደቂቃዎች ጥላሁን፣ ትናንትና በነበረው የተባበሩት መንግስታት ጠቅላላ ጉባኤ ለእስራኤል ያላቸው በርካታ ሀገሮች ስሜታቸው ጥሩ አልነበረም። አሁን የጦርነቱም እየቀጠለ ነው። እንዲያው ምናልባት የዚህ ሁሉ ቆስቋሽ ኢራን ናት በማለት እስራኤል ኢራንን ብቻዋን ለመውጋት ለመጋፈጥ እስከዛ ድረስ ብቻዋን ትሄድ ይሆን አሜሪካን ሳታስከትል? ጥላሁን
2: ይኸውልህ ረጅም ጊዜ ቢኖረን በዚህ ዙሪያ ብዙ ባወራን ነበር፣ ግን ካለን ጊዜ አንጻር ገብርኤል፣ እስራኤል በእስራኤል በኩል ያለ ሁኔታው እንዴት ነው? አሜሪካን ትተን ብቻችን በኢራን ላይ ምናልባት ወታደራዊ እርምጃ እንወስዳለን የሚል አንዳንድ የመንግስት ከፍተኛ ባለስልጣናት እና የጦር ጀነራሎች እየተናገሩ ምን ማለት ነው? ኢራን ውስጥ ለውስጥ አሁን በአንድ በኩል ተበደልኩ ተጎዳሁ እያለች ብሶቷን ብታሰማም ውስጥ ለውስጥ ግን ይህን በጣም የሚፈራውን ጀምላ የሰው ጨራሽ ጦር መሳሪያ እያዘጋጀች ነው የሚል ግምቱ ወይም ደግሞ ግምት ብቻ አይደለም መረጃው አለኝ ስትል እስራኤል ከዚህ አንጻር እርምጃ ልንወስድ እንችላል የሚል ሁኔታ እየተሰማ ነው። ምናልባት እስራኤል እንደውም የጊዜ ጉዳይ ነው ተብሏል። ማለት ባልታሰበ ጊዜ እስራኤል በኢራን ላይ እርምጃ ተወስዳለች። ያንን የጦር መሳሪያ እንግዲህ ምናቃቸው ቦታዎችም አሉ። እነዚህን የጦር የኒውክሌር መሳሪያዎችን ምታብራላበትና ምትሰራበትን ቦታ እዛ ላይ እርምጃ ነው ሰን የሚናገርበት ሁኔታ አለ። እና በእስራኤል በኩል ያለው ሁኔታ አሁን ከአሜሪካ ጋር ያለው ሁኔታ አሜሪካ ምናልባት ላትፈልገው ትችላለች። የእስራኤልን እቅድ የእስራኤል እንደ እስራኤል ፍላጎት ቢሆን ኖሮ አሜሪካ ከጎን ሆና የተጀመረው ስራ እንዲጨረስ ነበር። ግን እስራኤል ሁኔታውን ስታይ በከበራሴ ጊዜ ብቻዬን ያለ አሜሪካ እርዳታ ላድርግ ይችላል የሚል ሁኔታ ይሰማሉ ይሆናል። እኔ እንጃ እንግዲህ አንገብጋቢ ነው ከተገኘ ገብርኤል የእስራኤል ህልውና ደህንነት ላይ ስጋት ላይ የሚጥለው ነው ከተገኘ እስራኤል ያለምንም እርዳታ እርምጃ እንደምትወስድ ይህ ጥርጣሬ ምንም ጥያቄ የለውም። ያለ ሁኔታ ያለ ነው። ኢራን ውስጥ ለውስጥ ብዙ ብዙ ስራዎችን እየሰራች እንደሆነ መረጃ ድርጅት
0: ጥላሁን በሁለት ደቂቃ እንደው የጠቅላይ ሚኒስትሩና የእስራኤል ወዳጆች ትራንት በጠቅላላ ጉባኤ እንዳየ ነው ብዙ ርቀዋል ከእስራኤል ከጠቅላይ ሚኒስትሩና ይህ በእስራኤል ደህንነት ላይ ሊያመጣ የሚችለው አሉታዊ ተጽዕኖ ምንድን ነው ጥላሁን?
2: አይወለድ ይህም ራሱን የቻለ ብዙ ጊዜ ከስጦት የሚሰጥ እንድር ምንዋይበት ሁኔታ ነው። በቀጣይ ትናንት ጠቅላይ ሚኒስትራችን ወደ እንግዲህ በየአመቱ የሚካሄድ የዓለም መሪዎች ወደ ቦታው ሄደው በኒውዮርክ የሚያስተሙት ንግግር አለ። እዛ ላይ የነበረው ቆይታ ምንም እንኳ ጠቅላይ ሚኒስትሩ የእስራኤልን ጎን ማለት እስራኤል የምትፈልገው ነገር በሌሎች ዘንድ የምትተችበትን በማስተባበል የተናገሩት ቃል ቢኖርን ግን ሁኔታውን ስታየው ገብርኤል ጥሩ አይደለም። እስራኤል አሁን ያለችበት ሁኔታ በጣም በጣም ታይቶ የማይታወቅ ማለት ጠቅላይ ሚኒስትሩ እኮ ገና ወደ ቦታው ከመሄዳቸው በፊት ንግግራቸውን ለመስማት የውጭ ሀገር መሪዎች ቦታውን አይለቁም ይጠብቃሉ። ሌላው ጠቅላይ ሚኒስትሩ ከጨረሱ በኋላ ንግግራቸውን የዓለም ሀገር መሪዎች እንደገና ወረፋ ጠብቀው ማነጋገር እስራኤልን ማነጋገር የእስራኤል መሪ ብዙ ክብር ነበረን አሁን ይህን ክብር አጠናል የለም። ለምን ምትለው በአንድ በኩል ጦርነት ላይ ስለሆን ከጦርነቱ ጋር በተያያዘ ብዛት ያላቸው የዓለም ሀገራት ርቀውናል። ኦኬ አሁን የነበረውን ንግግር ሁለት ደቂቃ ነው የሰጠኝ ምን ላድርግ? አንዱ ደቂቃ ደግሞ አልፎ አልባነቀደ ለማጠናቀቂያ ጠቅላይ ሚኒስትሩ ይህን በተመለከተ ዓለምን የዓለም መሪዎችና ህዝቦችን ለመቅረብ መደረግ የሚነገር ንግግር ሲገባ ጠቅላይ ሚኒስትሩ ያስተሙት ግን የራሳቸው ምርጫ አለብን እዚህ ታውቃለህ አይደል እንዴ? ከዛ ጋር በተያዘ የራሳቸውን እኔ ሲሉ ያስነቡት ንግግር እንዴት ነው? እንዲያውም በውጭ ሀገር የሚዘናው
0: አሁን እውነት ትራንትና ጠቅላይ ሚኒስትር ያደረጉት ንግግር የራሳቸውን ቢዝነስ የሚያሳልጥ ነው ተብሎ ነው አሁን እየታየ ያለው።
2: የራስ በውጭ ሀገር የዘናው ሰርፍ ብትመለከት ጠቅላይ ሚኒስትሩ የግል ፖለቲካ ችግር ስላለባቸው ራሳቸውን ነጻ ለማድረግ ብዙ ያሉት ነገሩ እነሱ የሚሉት ነገር እውነት ነው ማለት አይደለም። ግን ጠቅላይ ሚኒስትሩ ሰላም ይወል አንዳንድ የዘናው ታሮች ጠቅላይ ሚኒስትሩ የተናገራቸውን ቃል በመቁጠር ማለት ነው ሰላም፣ ጦርነት፣ ኢራን፣ ሂዝበላ ምናምን በማለት ቁጥር የሰጡት ሁኔታ አለ። እጃቸውን ለሰላም የዘረጉ መስሎ መታየትና በእንደዚህ አይነት ሁኔታ ሁሉም ያረጋግ የራቁን ወዳጅ ወገኖቻችን ማቅረብ ሲችሉ የተናገሩ ሩት ቃል በአንድ በኩል አይፈረድባቸው ምክንያቱም ሌሎቹ ባላደረግ ነው በጥሩ ወንጀል እየከሰሱን ነው። አዎ ለነሱ መልስ ተገቢ ነው። ግን ብዙውን ሰዓት እዛ ላይ መስዋዕት ሳይሆን ሌላው የራቀውን ወዳጅ አገር ማቅረብ ሲቻል የተናገሩት ነገር ለግል የፖለቲካ ጥቅማቸው ይሄ ያሳዝናል። ይህ ብቻ አይደለም። በጋዶ ዓለም እናየው ገብርኤል እስራኤል ገለልተኛ ሆነችበትና ብቸኛ ስሉ እንደውም አንዳንድ የዜና አውታሮች የተናገሩበት ሁኔታ አለ። ያሳዝናል። ግን ያልፋል።
0: እንግዲህ አሁን አመት ባል ስለሆነ የተለያዩ ፕሮግራሞችም ስላሉ ወደ እሱ እንለፍ። ጥላሁን ለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። ሀግሳሚያ
2: አንተም ለአድማጮችም መልካም በዓል።
0: እሺ፣ ባልደረባችን አንጋፋው ጋዜጠኛ ራሚ ማላዘር ወዳዘጋጀው የዳስ በዓል ፕሮግራም እናልፋለን።
1: ክቡራትና ክቡራን አድማጮቻችን ጤና ይስጥልኝ። የባለ መጸለትን ወይም የዳስ በዓል ምክንያት በማድረግ በኢትዮጵያ ይሁዳዋን ቀሳውስት ቅዳሴና ዝማሬ የታጀበ ልዩ የሆነ ዝግጅት እናቀርባለን። አዘጋጅ የሚያቀርብላችሁ ረኸሜም አላዛር ነኝ። የዳስ በዓል ወይም ባለ መጸለት ምን በምን ምክንያት እንደሚከበር የተለያዩ መንፈሳዊ መሪዎች ሲያስረዱም ነገደ እስራኤል ከምስር ከግብፅ አገር ከፈርዖን ግዞት ወጥተው በሲናይ በረሃ በጉዞ ላይ ሳሉ በእግዚአብሔር ቸርነት ደመና እንደ ዳስ ሆኖ ከፀሐይና ከብርድ እየተከላከለና መና እየቀለበ ስለታደጋቸው ያን የእግዚአብሔር ተአምር ለማስታወስ የተሰጠ ትእዛዝ ነው ይባላል። يهودي يهونو تولو بأمت آن تيجزيه كمن رايبتا تشوتو كداس وست يمكمتو تبات مكنياتم نغر اسرائيل كمصر مدروتتو أربع متات بسني برها سينكراتتو رزقاج بيت إيارفونا إيتنيو سيهون إغزيابير دمناون اندداس كبالايا تشو إيقارد سلا تبقا تشو لازيت عمر ما تسبعي ونزندنو بيامتو لسابات قنات كداس ويمسوكا مكمتو لماد هنو يعلو بعلو بتلايو سموش ميتارال يمكر ما سبسبيا يدستاتشن قنات يغزير بعل يتبالي تارال سكولتن يو بتمقدس بعلما زلت بليو كور يمكبر اينتن يابان نبرنو يهمنوت لقاونت يميلو يمننا قروت ከሁለተኛው ቤተ መቅደስ በኋላ ግን የፋሲካ በዓል ነው በአይነተኛ የተከበረ ያለው ዛሬ ምሽት ስለሚጀምረው በዓለ መጸለት በቅዱስ መጽሐፍት የተጻፈውን እየተከስነ ከኢትዮጵያ ወዳን ከሳውስት የጸሎት ዝማሬዎች ጋር የተቀነባበረ ዝግጅት ይዘንላችሁ ቀርመናል።

0: ባለ መጸለት ወይም የዳስ ባል በሰባተኛው ወር በ15ኛው ቀን የተቀደሰ ጉባኤ ወላችሁ ማንኛውንም ስራ ሁሉ አትስሩበት። ሰባት ቀን ለእግዚአብሔር ባል አድርጉ። ዘኹልቁ ቁጥር 29 ምዕራፍ 9 ቁጥር 12 እግዚአብሔር ሙሴን ተናገረው እንዲህ ሲል ለእስራኤል ልጆች ነገራቸው እንዲህ ብለ በዚህ በሰባተኛው ወር ከወሩም በ15ኛው ቀን ሰባት ቀን ባለ መጸለት ለእግዚአብሔር አድርጉ። በአመት ሰባት ቀን ለእግዚአብሔር ባል አድርጉ። የዘላለም ሕግ ይሁንላችሁ ለትውልዳችሁም። በሰባተኛው ወር ባል አድርጉ፣ ሰባት ቀን በዳስ ተቀመጡ። የእስራኤል ተወላጆች ሁሉ በዳስ ይቀመጡ። የልጅ ልጆቻችሁ ሁሉ ያውቁ ዘንድ የእስራኤል ልጆች ከምስር ምድር በወጣኋቸው ጊዜ በዳስ እንዳስቀመጧቸው እኔ እግዚአብሔር አምላካችሁ ነኝ። ዘሌዋውያን ምዕራፍ 23 ቁጥር 33 እስከ 41
1: ለዓለም ወለዓለም ዓለም ለይኩን ስምዐ እግዚኦ ወሪ እግዚኦ ወተሳሃል እግዚኦ በጊዜ ሰዋይኩከ በጊዜ ጸለይኩከ አንተ ሐሙፅ ሰማይ ምናድሉ ማደርከ ሮይነ ዋሲ ክስመ ነደለዋሊ ካርያም ከበሯሊ ዋሲ

0: አፍቃር ነው ማተና ሰላይ ነው ማተና አይምር ወላ ማተ ወፍር ወላ ሀጢያት ዋኑ የሚያስለያኪኑ ወትረ ነማሪት ከመዘይት መውቲ ከመዝውሃ በነ ሰንበት ለረፍት ወባላትን ወቅዱሳነ ከመንግናይ ለስሙ ቅዱስ ወከመንባልሃዱ ስሙ ክቡር يزيان يزيابي تاكوى سمو لغزيابي
1: يمكر بال يمكر بال عدرك باماتو فتسامي زيتسات مراف سلاسرات قدر هاي هولت فرهن بمتسبسبت جزيه وداود ماننا ودا متمكيخ ببعالهم دسي بله انت وند لجهم سياد لجهم لوليهم غردهم لويهم سدتن يوم يوموت لجهم يوموت مستيتهم باتر قبيه مكينيوت سبات كان بالادر كلك زيابير عملاكك زيابير عملاكك بأله هلو በእጅህም ሥራ ሁሉ ይባረካልና በጣምም ደስ ይበልህ። ዘዳግም ምዕራፍ 16 ቁጥር 13 እስከ 15 እስራኤል ከባርነት ቤት ወጥቶ ገንዘቡ ከሆነው ነጻ ዳስ ውስጥ የገባበትን ከምስር ምድር የወጣበትን ጊዜ ለማስታወስ በትሽሬ 15 ቀን ባለመጸለትን ሱኮትን በእያመቱ ያከብራል። ከዘለዋውያን ምዕራፍ 23 ቁጥር 42 ላይ ሰባት ቀን በዳስ ተቀመጡ የእስራኤል ልጆች የእስራኤል ተወላጆች ሁሉ በዳስ ይቀመጡ የልጅ ልጆቻቸው ያውቁ ዘንድ የእስራኤልን ልጆች ከምስር ምድር ባወጣቸው ጊዜ በዳስ እንዳስቀመጧቸው ይላል። የእስራኤል ልጆች ከምስር የወጡት በኒሳን አንደኛው ወር ሲሆን በትሽሬ ሰባተኛው ወር በዳስ እንድንቀመጥ የታዘዘበት በምን ምክንያት ነው? የሆነበት ምክንያትም ከኒሳን እስከ ትሽሬ ያሉት ወሮች የበጋ ወራት በመሆናቸው ህዝቡ ዳስ ለመስራት ምክንያት አልነበረው። በትሽሬ ግን የዝናብ ወራት ስለቀረበ ዝናቡ ከመጀመሩ በፊት ዳስ መስራት ስለተገደዱ ነው።

ከዘሌዋውያን ምዕራፍ 3 ቁጥር 39 እስከ 40 በሰባተኛው ወር ደግሞ በ15ኛው ቀን የምድራቸውን ፍሬ በመትሰበስቱበት ጊዜ ለእግዚአብሔር ባል አድርጉ። ሰባት ቀን በመጀመሪያውም ቀን እረፍት ይሁን፣ በ8ኛውም ቀን እረፍት ይሁን። ከመጀመሪያውም ቀን ያማረ የዛፍ ፍሬ ውሰዱ። የስለን ዝንጣፎችንና እጅግ የለመለመ ዛፍ ጫፎችንም የሐም ጫፎችን ከወንዝ ደስም ይበላችሁ በአምላካችሁ በእግዚአብሔር ፊት። ሰባት ቀን ስለሚል ለዛፍ ፍሬዎቹ ለቀማ መታሰቢያ ያማረ ፍሬ ትርንጎ፣ የስለን ዝንጣፊ፣ አደስና ሽንሽና ይወስዳል። በምግባራቸው የተመሰገኑት እናቶቻችንም የዓመተ በዓሉን መብራቶች ከዳሱ ውስጥ የማብራት ጥንቃቆች ከመሆናቸውም በላይ አል ንጥላት ሉላቭ የሚለውን ቡራኬ ይባርኩ፣ እህልና ውሃም አይቀምሱም ነበር። ስለዚህ ሴቶች ሁሉ ዛሬም የእግዚአብሔርን ትእዛዝ በትክክል ለመፈጸም ቀደምት እናቶቻችንን አርያ አድርገው መከተል አለባቸው። የሉላቡ አርያ ያዝ አያያዝም ከዚህ በሚቀጥለው አይነት ነው። ከአደስና ከሽንሽና ቅርንጫፎች ጋር አንድነት የታሰረውን የስለን ዝንጣፊ በቀኝ እጁ፣ ትሮንጎውን ጫፉን ቁልቁል ደፍቶ በግራ እጁ ከያዘ በኋላ አንድነት አገናኝቶ ባሩኽ አታ አዶናይ ኤሎሄኑ ሜልኽ ሃኦላም አል ንጥላት ሉላቭ የሚለውን ቡራኬ አድርጎ የትሮንጎውን ጫፍ ወደ ላይ አቅንቶ ሽኼያኑ የሚለውን ቡራኬ ከደረገ በኋላ አንድነት ይወዘውዛቸው። በሚቀጥሉት ቀናት ግን ሁለተኛው ቡራኬ ስለማይደረግ አል ንጥላት ሉላቭ የሚለውን ቡራኬ ባርኮ የትሮንጎውን ጫፍ ወደ ላይ አቅንቶ ጥቂት ይወዝውዝ። በሰንበት ቀን ግን ይህ ስነ ስርዓት የተከለከለ በመሆኑ ዝንጣፊውንና ቅርንጫፎችን መንካት ክልክል ነው።

የጸሎቱና በወይኑ ላይ የሚደረገው ቡራኬ ሰነ ስርዓትም ሽኺያኑ ሊያሽብ በሱካ የሚሉትን ቡራኬዎች ከመጨመር በቀር ከሌላው አመት ባል ጸሎትና ሰነ ስርዓት የሚለይበት ነገር የለም። የባለ መጸለት ሰባተኛው ቀን ሆሻና ራባ ይብራል። ከነቢያ ተይዞ በመጣለን ልማድ መሰረት በዚህ ቀን ቅጠላቸው እያራገፉ አምስት የሽንሽና ቅርንጫፎች አንድነት አስረው የሆሻና ጸሎት ከተፈጸመ በኋላ መሬቱን ይጨፈጭፉበታል። ሲወርድ ሲዋረድ ተይዞ በመጣው አፈ ታሪክ መሰረት እግዚአብሔር ፍርዱን አጽድቆ የሚያትምበት መጨረሻው ቀን ይሄ ነው ይባላል። ስለዚህ ብዙዎቹ ሰዎች ሌሊቱን በሙሉ ኦሪት ዘዳግምንና የዳዊትን መዝሙሮች ሲያነቡና የልመና ጸሎት ሲያደርሱ አድረው ጠዋት እያንዳንዱ ጓደኛውን ግማር ኸቲማ ቶቫ፣ የትማቱ ፍጻሜ የሚበጅ ያድርግልህ በሚል ምኞት ይመራረቃሉ። በሽሚኒ አጽሬት በስምንተኛው ቀንም ዋዜማ ዓመተ በዓሉ መብራቶች በሚበሩበት ጊዜ ሽኺያኑ ይበራል። ሲምኻት ቶራ የኦሪት የደስታ በዓል በዚህ ቀን ከዘዳግም መጨረሻውን ምዕራፍ በማንበብ ኦሪት ተነቦ የሚያልቅበት ቀን ስለሆነ ከበዓሉ ዋዜማ ጀምሮ በጸሎት ቤቱ የሚገኙት ኦሪቶች ይዞ በመዞር በመብልና በመጠጥ በታላቅ ደስታ ይዋላል።

0: እስራኤል።
1: የተከበራችሁ አድማጮቻችን፣ አሁን ሳምንታዊ የኦሪት ትምህርት ክፍል የምናቀርብበት ሰዓት ነው። የዛሬውን ሳምንታዊ የኦሪት ትምህርት ክፍል የሚያቀርቡልን ቄስ ፀሐዬ ተገኘ ናቸው። ወደ እሳቸው እናልፋለን። ቄስ ፀሐዬ እንኳን አደረሰዎት፣ መልካም በዓል ሻባት ሻሎም።
2: እንኳን አብሮ አደረሰን ሻባት ሻሎም።
1: ያው እንግዲህ እስኪ ያቀርቡልን ሳምንታዊ።
2: ሰላም ክቡርና ክቡራን፣ ክቡር ማህበረ እስራኤል ሆይ ሰላም ጤና ይስጥልኝ፣ እንደምንሰነበታችሁ። እነሆ ዛሬ የሚነበበው ስለ አመት በዓላቶች፣ ስለ በዓለ ትስብእት፣ ስለ በዓለ መጸለት፣ ስለ አሳለፍነው ብርሃን ሰረቀ ደክተን አስተስሪዮንም አሁን ወደ በዓለ መጸለቱ የዘወትሩ ሰንበትንም ይዘን ዋዜማ ይቀርባል። ስለ አመት በዓል የሚቀርበው ዋዜማ ይቀርባል።

በእግዚአብሔር ተፈሱ ጻድቃን በእግዚአብሔር ይትፌሳ ያዕቆብ እስራኤል ይትፌሳ ያዕቆብ እስራኤል በፈጣሪሁ ወለዳይኔ ወግዮረ አንተ ኩሉ በቤትከ

እነሆም እስራኤል ሕግ ብጻውጥቼ በዳስ እንዳስቀመጥኳቸው የእስራኤል ወንድ የሆነ በፊቴ እንዲታይ በዳስ አሁንም ደስታ የምታደርጉበት ቀን በፊቴ የምትታዩበት ቀን ነው ሲል ከመጀመሪያው በዓላቶችን ሁሉ አሁን ከኦሪት ዘሌዋውያን ከምዕራፍ 23 ይዞ ይነበባል። በዓላቶቹን በሙሉ የመጀመሪያው በዓላት ፋሲካ ነው። የእስራኤል በዓል መጀመሪያ ፋሲካን ሰንበትንም እንዲያከብሩ ከግብጽ ወጥተው እግዚአብሔር በበረሃው ያሉ ሰንበትን አሁንም የሰመሰ ሰንበት ወይስ ተረከው በገዳም ነገ ሰንበት ነው። በመና ለመልቀም አሁንም እንዳትወጡ አሁን ነገ ወዘሃለ ወክም አብስሎ ዘተርፈ ምንየው መናውን ዛሬ ያተረፈ ዛሬ ወረደው መና እስከ ነገ ብትለቅሙ ብታሳድሩት አይሸትም ለሰንበት የተባለውን ሰንበት ቀን እንዳትገኙ በማንም ተግባር ሲል እግዚአብሔር ሰንበትን ያሳያቸው ሰንበትን አሁን እንዲያከብሩ ህዝብ እስራኤል መጀመሪያ ሰንበት ዳሚ ሰንበት ብሎ የሰጠነን አሁንም እንድናከብር ከዛም በመቀጠል የቂጣውን በዓል ፋሲካን ከጭቆና ወደ ነጽነት ከጨለማ ወደ ብርሃን እስራኤልን ያላቀቀበት ስለዚህ በሽኮላ ቂጣ እንዲበሉ የወጡበትን ቀን ለዘላለም ህግ ይሁንላችሁ ብሎ ሰንበታቶች ያላቸውን ይነበባል። ወነበበ እግዚአብሔር ለሙሴ ወይቤሎ ንግሮሙ ለደቂቀ እስራኤል ወበሎሙ እሎሙንቱ በዓላት ይሁ ለእግዚአብሔር ዘሰየኩሙ በቅዱስ እሎሙንቱ እነዚህ ናቸው በተቀደሰው ስሜ የጠራኋቸው። አሁንም የእስራኤል በዓላት እነዚህ እግዚአብሔር ያጎጀ አሁን የእግዚአብሔር በዓላቶች እነዚህ ናቸው ለእስራኤል የሰጠው እግዚአብሔር በተቀደሰው ስሜ የጠራኋቸው። ተዱ ሰዕለተ ትገብር ሁሉ ግብርከ እንግዲህ ታቢም ሁሉ ጽድቅ ሰንበት መጀመሪያ ሰንበትን 6 ቀን ሰርቶ 7 ያይቱ ቀን ያረፍኩባት ነው እናንተ እንድታርፉባት ወበሳበት ለሰንበት ረፍቱ እቲ ለእግዚአብሔር 7 ያይቱ ቀን የእግዚአብሔር ሰንበት ናትና እንድታርፉባት። አንተ ወይ ወልድከ አንተ ልጅህ ወለትከ ወይ አመትከ ወይ ገብርከ ወንድ ልጅህ ሴት ልጅህ ገረድህ ገበሬ አህያህ በቅሎ አንኛውም በሬ ለመታረስ አህያው ለመጫን አቁማዳህን ሁሉ ንዋየ ሁሉ አርፎ እንዲውል በሰንበት ቀን ብሎ ሰንበትን አሁን ለእስራኤል መጀመሪያ የተሰጠነ ሰንበት ነው። ከዛም በመቀጠል የእግዚአብሔር በዓላቶች ያላቸው ይኸው ወሁሉ ግብራ ይትግበሩ በባህውቲኩም እስመ ሰንበት ለእግዚአብሔር ይእቲ በያላችሁት እቺ ሰንበት የእግዚአብሔር የተጠበቀሽ የተቀደሰሽ ቀናትና የሰግባር ስራ ሁሉ እንዳሰሩባት እሉሙንት በዓላት የሁለ እግዚአብሔር ዘሰየምኩዎም በቅዱስ ስሜ በተቀደሰው ስሜ የጠራኋቸው የእግዚአብሔር በዓላት እነዚህ ናቸው። በውስተ መክፈልትኩም በምትኖርበት ሁሉ ተቀዳሚ ወርሃ መለተ አስሩ ወረው በአስረኛው በ14ኛው ቀን ዘሰርቅ በጊዜ ለሰርቅ በጊዜ እርበት ፋሲካው ለእግዚአብሔር 14ኛው ቀን ፋሲካ ቁርባን ታደርጋላችሁ። በአመ ዕለተ አስሩ ሐሙሱ ሰርቀ ዝንቱ ወርህ በአይለናት ያው በማግስት በነገታው በ15ኛው ቀን እንግዲህ ለሳን በኋላ እንግዲህ በ14ኛው ማታ አሁን ቁርባን ይሆናል። በነገታው ታላቅ ጉባኤ ሆኖ ይከበራል። ወቀዳሚ ዕለተ ቅድስት ሰማይ ለክሙ በመጀመሪያይቱ ቀን የተቀደሰች ቀን ትሆንላችሁ። አቡ መስዋዕተ ለእግዚአብሔር ሰዋ ዕለተ ባሳም አመሳበትኒ ዕለት ቅድስት ሰማይ ለክሙ ሁሉ ግብረ ዘይት ቀን ነው። የተግባር ስራ ሁሉ አትስሩባት። እነሆም ሰባት ያይቱ ቀን የመጨረሻይቱ ሁሉ በእነዚህ ቀኖች የሚበላ የሚጠጣ ሳይቦካ ፋሲካን የሚበሉ ነገሮች በቅጽበት እንዳይቦኩ እነዚህን እየተጋገሩ የሚበሉ ብቻ እንጂ ሌላ ስራ እንዳሰሩ እግዚአብሔር ለሙሴ ወይቤሎ ንግሮሙ ለደቂቀ እስራኤል እግዚአብሔር ለታማኙ ለነቢይ ሙሴ እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለህ ንገር አለው። ወበሎሙ እመቦአክሙ ውስተ ምድር ወሀበክሙ አነ ወአጸድክሙ ማኅረራ ወታሰጋው ከላስስተም ቀዳሚ ማኅረርክሙ ኀበ ካህን ወታወቁ ለውእቱ ከላስስት ቅድመ እግዚአብሔር ከመ ይሰመይ ይሰጠው በሳኔታ ቀዳሚ ተለሰንበት
እነሆም በገባችሁ ጊዜ መከር በአጨዳችሁ ጊዜ መጀመሪያው አሁንም ምርታችሁ መጀመሪያው አሁንም እንድቃችሁ ወደ ካህኑ ካህኑ እንዲወዘጉዘው እንዲያሰምረው አሁን ካህን ሳይመርቀው ሳይመረቅ ነው እንግዲህ አዝመራው አይበላም። ስለዚህ ወትገብሩ በአለን አይተ እነሆ የቂጣ በዓል ታደርጋላችሁ ምከላስሰ በግንጹሃ አሁንም ከዚህ አዲሱ መስዋዕት ተገብ አዲሱ ተታጨደው አዲሱ ተጋገረው ቂጣ እንግዲህ መስዋዕት አሁንም አንድ መስዋዕት ታቀርባላችሁ። ወቁርባኑ ክሊየ አስራት ለስንዳሌ ዘግውር በቀው በቅባት የተሰራ አሁንም መስዋዕት እግዚአብሔር ያልወካ ሆኖ ይጋገራል። የወካ ለመስዋዕት አይሆንም። የወካም ለፋሲካ እስከሆነ ድረስ የለት የለት የተጋገረው ታበዲሃ በይቲ የለት በይቲ ወታወቁ ቁርባኑ ለእግዚአብሔር አምላክክሙ ብሎ ወስተ ሐዲሰ ወስከታ በጉ ቁርባኑ ለአምላክክሙ በይቲ የለት ወገ ይኩንክሙ ገዘል ዓለም ይኩን በማይልክሙ በኩሉ በማህበባውርቲክ በያላችሁ ሁሉ የዘላለም ህግ ይሁንላችሁ። እንግዲህ ይህን ወታ በጉ መስዋዕተ ለእግዚአብሔር ለውስተ ምድር በምትገቡበት ምድር ወታ በጉ ህብስተ ዘይሰሩ ክልኤ ህብስተ ዘአስራት ስንዳሌ ስንዴ የተዘጋጀ የተሰሩ ይኩን ሀቲ ህብስቱ አቡ ሀክሙ እንግዲህ ደግሞ ይሄ ቁርባንም አዲሱ ከመጀመሪያው ከመከር በመከር በተጨደ ጊዜ መጀመሪያው የሚገባ ቁርባኖች ደግሞ ያው አብኩታችሁ ታቀርባላችሁ። ያለ ፋሲካው ተወጣ በኋላ የማይረር ደግሞ ይሄን ታቀርባላችሁ። ክልኤ ንጹሃነ ወይኩኑ ቁርባኖ ለእግዚአብሔር ማዓዛ ሰናይ ለእግዚአብሔር ወግበሩ ቁርባኑ እንግዲህ ለእግዚአብሔር ቁርባን ታደርጋላችሁ። መስዋዕቶም ወመስዋዕቶም ማዓዛ ሰናይ ለእግዚአብሔር ግበሩ አደ ሀርጌ ማጣሊ በእንተ ኃጢአት አንድ ፍየል ስለ ኃጢአት አሁን ታቀርባላችሁ። ክልኤ አባጋ ዘዛ አመት ሁለት በጎች አመት አመት የሆናችሁ ይሁን ታቀርባላችሁ። መድኃኒተ ነፍስክም ወያበጎ ካህን ምስለ ውእቱ ካህን ከዛ ጋር አሁን አድርጎ ያገባዋል። ህብስተ ዘቀዳሚ እክልህ መጀመሪያ ወተነሳው ባንኩራ እህል አሁን መዛ ጋር አድርጎ ወይ ሰሩዋ ቅድመ እግዚአብሔር በእግዚአብሔር ፊት ያዘጋጀዋል። ካህኑ ቅዱስ ውእቱ ወለ ካህን ለዛ በዓል ወጥ ይኩን የተቀደሰውና ላገባው ላሰመረው ካህን እድል ፈንታው ነው ለሱ ይሁን። ወይ ሰሚዋ ለዛቲ እለት ቅድስት ሁሉ ግብረ ዘይት ቀን የተግባር ስራ ሁሉ እንዳሰሩባት ያችን ቀን የተቀደሰች ቀን ተብላ ትጠራለች። ህገ ዘላለም ይኩንክሙ የዘላለም ህግ ይሁንላችሁ በማይልክሙ ባህላለውኩም በያላችሁት ሁሉ አመዕለተ አመት አጽዱ እክለ ምድርክሙ ወይ ታስተጠናቅቁ ዘተርፈ ውስተ ገርሃቲክሙ ዘወድቀ ይትእሪው ለነዳይ ወለግዩር ህድግጎ አነ እግዚአብሔር አምላክክሙ። መከር ባጨዳችሁ ጊዜ የተረፈውን የወደቀውን እህላችሁን አትልቀሙ። ለድሃና ለመኖ እንዲሆን ለድሃ ተውተይ እኔ እግዚአብሔር አምላካችሁ ነኝ። ወነበወ እግዚአብሔር ለሙሴ ንግሮሙ ለደቂቀ እስራኤል እግዚአብሔር ለታማኝ ለሙሴ እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለህ ንገር አለው። ወይ ቤሎ ንግሮሙ ንገራቸው በሳብ ወርህ ምርሰ ሰረቀ እረፍት ትሰመይ ለክሙ ተስካረ ዘመጥቅ ቅድመ እግዚአብሔር ቅድስት ትሰመይ ለክሙ። ይሄ ደግሞ ብርሃን ሰረቀን አሁንም በሆነ ጊዜ ደግሞ ቀንደ መለከት ምትነፍበት ሁሉ ተግባረ ዘይት ቀን የተግባር ስራ ሁሉ እንዳሰሩበት

ቅዱሳን ለቅዱሳኖች የብርሃን ቀን ወጣ እንኳን አደረሳችሁ የሚባለው የእስራኤል ብርሃን ሰረቀ ተብሎ የሚጠራው ሮሻሻና ይሄው እንዳል በሱ ተጀምሮ ይሄው አሁንም ወደ ታለተ ሰት ያው ደረሰነ ሰንበትን አይለቅም ሰንበትን ይዞ ይሄው ዛሬ ሰንበት ባለተ ሰት ይገባል ዋዜማው ነው እለተ አስተስርወይቲ ቅድስ ተሰማ ይለቅሙ ነው ብርሃን ሰረቀ በኋላ በአስር ያው ቀን አስተራይ ዋህመም ጓለ ነው ስክሙ ነፍሳችሁን አጓርዳችሁ አሉ ዋው መስዋዕተ ለእግዚአብሔር ሆክም ለግብረ ዘይ ተቀነ የተገባረ የተገባረ ስራ ሁሉ አታድርጉባት እንግዲህ ነፍሳችሁን አጓርዳችሁ አሉ

0: የሆነ ክሙ ዘላለም የዘላለም ህግ ይሁንላችሁ። በዛን ጊዜ ማትዋረድ ነፍስ በፊቴ ትደምሰስ ከህዝባ ተለይታ ትጥፋ ይላል ይማረን እግዚአብሔር። ይሄን ደግሞ እንደሚገባው አድርገን ሀምም ጓ ማለት አድክሟት ያለው እክል ያጠና ኃይለ ሰብእህልን ትተን በጾም በመስገድ በመውደቅ አሁንም በዝልያ በመስገድ ውለናል። እግዚአብሔር ኃጢአታችን የተሰረዘ ይሁንልን። ለሁ ኮላም እስራኤል ምህረት የተቀበልነ ያድርገን እግዚአብሔር። ሁሉ ግብረ ዘይት ቀነ የተግባር ስራ ሁሉ እንዳሰሩባት አመለት አስተስሩ የትክሙ እቺ ኃጢአታችሁ መወገጃ ቀናት ይቲ እንተባቲ ያስተስሪው በእንቲ አክም ቅድመ እግዚአብሔር ስለ እናንተ ኃጢአታችሁ የምትወግዱባት ቀን እግዚአብሔር የሰጠኋችሁ ቀን ይችላል። ወኩሉ ነፍስ ኢታሐመም ርእሳ ለተሰሮ ወትደምሰስም ህዝባ። በዛን ጊዜ ማትዋረድ ነፍስ እግዚአብሔር ፊት ከህዝባ ተለይታ ትነቀል ተጥፋ ይላል። እግዚአብሔር ይማረነ ብለው እግዚአብሔር ለሙሴ አማስሩ አሙሱ ለወርሃ በዓለ መጸለት የዳስ በ15 ያው ቀን ደግሞ በዓለ መጸለት ይኸው ነገ አሁንም እሁድ ጀምሮ እስራኤል በዳስ ይቀመጣል እና ለኮላም እስራኤል የደስታ ቀን ይሁንልን። አክሰሚያህ ሻባት ሻሎም።
1: ቄጻዬ ለሰጡን ሃይማኖታዊ ትምህርት ገለጻ በጣም ነው እናመሰግን። ሻባት ሻሎም። አክሰሚያህ
0: አክሰሚያህ።
2: የተከበራችሁ አድማጮቻችን፣ የተከበሩ ቄሳዬን ባልደረባችን ሰጠይ ዘመናን እንዲሁም አንጋፋው ጋዜጠኛ ረሃሚም አላዛርን ሁለቱም ፕሮግራም ስላቀረቡልን እጅግ አድርገን እናመሰግናለን። የቀኑ ፕሮግራማችን ሊጠናቀቅ የተወሰኑ ደቂቃዎች ቀርተዋል። በእነዚህም እናንተ እናመሰግናለን። አድማጮቻችን በያላችሁበት ሰላም የሰፈነበት የዳስ በዓል እንዲሆንላችሁ መልካም ምኞታችን መግለጽ እንወዳለን። በዚህ አጋጣሚም ዛሬ ደግሞ ሻባት አይደል፣ በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ። ነገ ጧት እንደተለመደው ፕሮግራማችን ተሳክቶ ለእናንተ እንዲደርስ ለተባበራችን ለቴክኒክ ባለሙያዋ አላና ይድኖ ምስጋና ይድረሳት። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም ሁኑ። ሰላም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችሁ። እንኳን አደረሳችሁ። መልካም የዳስ ወይም የበዓለ መጸለት በዓል ይሁንላችሁ። በዓሉ የሰላም የደስታ እንዲሆንላችሁ ከልብ እንመኛለን። የተከበራችሁ አድማጮቻችን በምሽቱ ስርጭታችን ዜናና ወቅታዊ ዘገባ አናቀርብም። በዓሉን በሚመለከት ያሰናዳነውን ልዩ ዝግጅትና ከበዓሉ በፊት ከአድማጮች ጋር ያደረግነውን ውይይት እናቀርባለን። በመካከልም የበዓላት ዜማ እንጋብዛችኋለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። መልካም የዳስ በዓል ይሁንላችሁ። ሀግ ሱኮት ሰሚያህ። ከአንድ ሙዚቃ ግብዣ በኋላ ተመልሰን እንገናኛለን።

ቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሚ መልካም በዓል እንዲሆንላችሁ ከልብ እንመኛለን። በዓሉ ምክንያት በማድረግ ያሰናዳነው ልዩ በዓል ዝግጅት አለን፣ እሱን እንደሚከተለው እናቀርባለን። በድጋሚ መልካም በዓል፣ አብራችሁን ቆዩ።

ባለ መጸለት የሱኮት ወይም የዳስ በዓል። ሱኮት ወይም ባለ መጸለት እስራኤላውያን በየአመቱ የሚያከብሩትና ከግብጽ ባርነት መውጣት ጀምሮ ከትውልድ ወደ ትውልድ እየተላለፈ እስራኤላውያን ሲያከብሩት የሚኖር ሃይማኖታዊ በዓል ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንኳን ለዚህ በዓል በሰላም አደረሳችሁ። ይያል ይህን በዓል በማስመልከት ያዘጋጀነውን ልዩ ዝግጅት እናቀርብላችኋለን። በዓሉ የሰላም የደስታ የፍቅርና የመተሳሰብ እንዲሆንላችሁ ከልብ እየተመኘን ወደ ዝግጅቱ እናልፋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ወርቅነሽ እሸቴ ነኝ። በድጋሜ መልካም በዓል።

የሱኮት ወይ ሜዳስ በዓል በእብራውያን ዘንድ የሚከበር ሃይማኖታዊ በዓል ሲሆን ከዮም ኪፑር በኋላ የሚከበር ከትሽሬ ወይም ከመስከረም ወር በዓላት መካከል አንዱ ነው። ይህ በዓል በኢትዮጵያ ቤተ እስራኤላውያን ዘንድ በዓለ መጸለት በመባል ይጠራል። ይህ በዓል ሃይማኖታዊ በዓል ነው። በመጽሐፍ ቅዱስም በተለያዩ ክፍሎች ስለ በዓሉ ተጠቅሷል። የእስራኤል ልጅም በዓሉን በየዓመቱ እንዲያከብርና ከልጅ ልጅ ከትውልድ ወደ ትውልድ በዓሉን እንዲያስተላልፍ የተሰጡ ትእዛዛት በታላቁ መጽሐፍ ተጠቅሰዋል። በዓሉ በዓመቱ በሰባተኛው ወር የሚከበር እንደሆነ በታላቁ መጽሐፍ በኦሪት የታዘዘ ሲሆን በዕብራውያን ዘመን አቆጣጠር የመጀመሪያው ወር እንደሆነ የሚታወቀው የመጋቢት ወይም የኒሳን ወር ሲሆን ከኒሳን እስከ ትሽሬ ወይም ከመጋቢት እስከ መስከረም ድረስ 7 ወራት ይቆጠራሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆንላችሁ። ዘሌዋውያን ምዕራፍ 23 ቁጥር 33።

በዓሉ ቀደምት አባቶቻችን እብራውያን ከግብጽ ሲወጡ በዳስ እንደተቀመጡ የልጅ ልጆቻችሁ በዳስ ተቀምጠው ይህን በዓል እንዲያከብሩት ተብሎ በታዘዘው መሰረት ይህ በዓል ከትውልድ ወደ ትውልድ እየተላለፈ ይሁዳውያን ለሰባት ቀናት በዳስ በመቀመጥ የምናከብረው በዓል ሲሆን ዮም ኪፑር ወይም አስተርእዮ ጾም እንደወጣ እስራኤላውያን ዳሱን መስራት ይጀምራሉ። ሰባት ቀን በዳሶች ውስጥ ተቀመጣላችሁ። ከግብጽ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኋቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት ያገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 42።

እንደዚህ ነው ፍቅር ግጥሙን ያገኘነው ፌስቡክ ላይ ነው። ከሆነማ ላይቀር እንደዚህ ነው ፍቅር ልብን የሚያሳሳ የሚያሰኝ ቅርቅር አርቆ የሚያስጉዝት ውስታው የሚቀር ናፍቆቱ ረፍታይ ሰጥ በሄዱበት ቦታ አምጥቶ የሚያሳይ ሁሉም በትዝታ ያለዛ ጨዋታ ያንኑ ፈገግታ እንደዚህ ነው ፍቅር ትዝታው የሚጣፍጥ የሚያሰኝ ቅርቅር ወደ ኋላም ቢያስኬድ ወደ ፊትም ቢረፍድ ህይወትን የሚያደምቅ ነፍስን የሚያስቦርቅ ስም እንኳን ሲጠራ የሚያሰኝ ስቅ ስቅ እንደዚህ ነው ፍቅር።

ይህ በዓል የመኸር መሰብሰቢያ ወቅት እንደሆነም በመጽሐፍ ቅዱስ ተጠቅሷል። ከሰባተኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። ዘሌዋውያን ምዕራፍ 33 ቁጥር 39። በዚህ በዓል 4 የጽዋት አይነት ሰሌን፣ አደስ፣ አሃያና የትርንጎ ፍሬ ባንድ ላይ በማሰር በማወዛወዝ ጸሎት በማድረስ ይታሰባል። የጽዋቱ አይነትም እንደ ጣማቸውና ሽታቸው ጥሩ ምግባር የሚሰራ መጽሐፍ ቅዱሳዊ ትምህርት ታዋቂ የሆነ ጥሩ ምግባር የሌለውና በመጽሐፍ ቅዱስ ትምህርት ብቻ ዕውቀት ያለውና ዕውቀትና ምግባር ሁለቱንም አጣምሮ በያዘ ሰው ባህሪ ይመሰላሉ። ይህም በመጽሐፍ ቅዱስ ሲገለጽ በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አሃያ ዛፍ ውሰዱ፣ በእግዚአብሔር ፊት 7 ቀን ደስ ይበላችሁ፣ ይህንን በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ፣ ለልጅ ልጆቻችሁ የዘላለም ሥርዓት ነው፣ በሰባተኛው ወር ትጠብቁታላችሁ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 እስከ 41።

የበዓለ መጸለት ወይም የዳስ በዓል እስራኤላውያን በኢየሩሳሌም ቤተ መቅደሱን ከሚጎበኙባቸው 3 በዓላት መካከል አንዱ ስለሆነ በዚህ በዓል በርካታ እስራኤላውያን ጸሎት ለማድረስ ወደ ኢየሩሳሌም መሄድ የተለመደ ነው። ይህ በዓል የመጀመሪያውና የመጨረሻዎቹ ቀናት እንደ ቅዳሜ ሰንበት የሚከበሩ ሲሆን በመካከል የሚገኙት 6 ቀናት ቤተሰብ ከቤተሰብ ጋር የሚጠያየቅበት በተለያዩ ሰው ሰራሽና ተፈጥሯዊ መናፈሻዎች፣ ብሔራዊ ፓርኮች ጉብኝት የሚካሄድበት ወቅትም ጭምር ነው። የእግዚአብሔርን በዓል 7 ቀን ጠብቁ። የመጀመሪያው ቀን ረፍት ይሁን፣ በ8ኛውም ቀን ረፍት ይሁን። ኦሪት ዘሌዋውያን ምዕራፍ 23። በዓሉ የሚውልበት ወቅት የበጋው ወር ማለቂያና የክረምቱ ወቅት ከመግባቱ በፊት ስለሆነ የአየሩ ጸባይ ተስማሚና ለመውጣት የሚመች በመሆኑ ሕዝበ እስራኤል በዓሉን ከሃይማኖታዊነቱ በተጨማሪ ወጣ ብሎ ወዳጅ ዘመድ ለመጠየቅና ለመዝናናት በጉጉት የሚጠብቁት ጊዜ ነው። ታዲያ ይህ በዓል ከዋዜማው ጀምሮ እስኪያልቅ ድረስ በአገሪቱ ያለው ድባብ የተለየና ደስ የሚል፣ ቤተሰብ ከቤተሰብ ጋር የሚገናኝበት የሚዝናናበት ልዩ ስሜትን የሚሰጥና የሚናፈቅ ጊዜ ነው። ይህ የዳስ በዓል ከሃይማኖታዊነቱ ተጨማሪ የአገሪቱ ፕሬዝዳንት በቤተ መንግስቱ መኖሪያቸው በሚጥሉት ሰፊ ዳስ ህዝቡን ተቀብለው ማስተናገድና መልእክት የማስተላለፍ እንደ ባህል የተለመደ ነው። በሀገሪቱ ከተለያዩ አቅጣጫዎች የተለያዩ ሰዎች በመምጣት በፕሬዝዳንቱ ዳስ ይስተናገዳሉ።

የተከበራችሁ አድማጮቻችን የዳስ በዓል ወይም ባለመጸለትን በማስመልከት ያዘጋጀነው ልዩ ዝግጅት ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው አመት በሰላምና በፍቅር እንዲያደርሰን ከልብ በመመኘት የዛሬውን ዝግጅት ሲላ ያበቃን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። ያመት ሰው ይበለን።

0: اي تشوهن አሰሪያ ፍትጉ ነው ስልክ መስመራችን ላይ ያለው እንግዲህ ተለያየ ሐላፊነት አለው ይቅርታኔ ስሙ ብቻ ነው የጠራው በተለይ ደግሞ የካህናት በሚል ድርጅት የቀሳውስትን ንግስቃሲ ባህላችን በተለይ ኢትዮጵያ ወዳንን ባህል በሰፊው አስተዋቀል እዚህ ላይ ይሰራል ስልክ መስመራችን ነው ወደሱ እናልፋለን ጤና ይስጥልና ዛሪያ እንደምን አደርክ
1: አደባቸው ወርከነ ሳይቸው አድማጮች
0: እናመሰግናለን ሀክሳሚያ ሱቆት
1: ሀክሳሚያ
2: መልካም የዳስ ባሊውን ማለት ይቻላል አይደል?
1: አዎ ያ
2: መልካም የዳስ ባሊውን ለማለት ይቻላል።
1: እናሆን እንግዲህ ጀምሯል ወለመናው ዳሱም ተሰርቷል ላይ
2: ዝግጅቱ እንዴት ነው?
1: ወዛው ተዘጋጅተናል እንግዲህ የዳሱ የጀመርነው ባለፈው ዮም ኪፖር እንደወጣው ነው ዳሱ ተሰርቷል ላይ ተዘጋጅቷል።
0: ሰፊ ዝግጅት አላችሁ በዚህ ባል ጊዜ በተለይ በኮላ ሞይድና እስኪ እንደው ንገረናው በጣም ያው ካንተ እንስማ ሰፊ ያለ ዝግጅት እንደሆነ እየተሰማ ያያየን እየሰማ ነው በተለያዩ መገናኛው ታሮች።
1: አዎ እኛ በዚህ ድርጅት ካህን በሚባለው አሙታ ብዙ የኛን ባህል ለህዝባችንም ለእስራኤል በተክላላ ህዝብ ብዙ ነገሮች እናካሄዳለን እንዲያውቁና ለማስተዋወቅ እንዲያውቁ ጥሩ አድርገው ተለቅ አድርገው ስለዚህ በዚህ ዳሱ ባል ሁለት ቀን ሰኞና ማክሰኞ በ27 በ28 እና በ29 ፌስቲቫል እንጀራን ለዋለን ይሄ ስሙ ነው እንጂ ምናረገው የኛን ባህል ከዚያ የተለያዩ ነገሮች ትምርቶች የኛን ባህል የሚያስተውቁ የኛን ባህል የሚያስተስቱ ለሁሉ ህዝብ ዝግጅቱን እንቆያለን ተብቃለን ይሄን እናረጋው በእውነት የኛ ብዙ ደስ የሚሉ ጥበቦች ብዙ በጣም የሚያስደንቅ ታሪክ አለና ለኢትዮጵያዎች ለኢትዮጵያ የመጣ ነው ለእስራኤል ህዝብ ስለዚህ ይሄን በጣም ስለማይታወቅ ይሄን በአመቱን ሁላም በተለያዩ ትምርቶችም ድርጅቶችም እየሄድን እናስተምራለን ግን በዳሱ ቀን ደግሞ በትልቅ የሰፋ ያለ ሁለት ቀን እናካሄዳለን የተለያዩ ነገሮች እናደርጋለን እንጀራ እንለዋለን ፌስቲቫል እንጀራ እንለዋለን ነገር ግን ብዙ ነገሮች ወፍጮ ሆነ ስንዴ እንዴት ብሎ እንደ ውድም አርገው ህሉን እንደሚያውቁት ያንን ስንዴ አመተን ከዚያ ልጆች ይሄን ዛሬ ይሄ ለኛ ልምድ ይሆናል ግን ለልጆች በጣም አዲስ ነው ፍትል ፍትል አሁን እንግዲህ አሁን ይህ ዘመን ፍትሎች ምድር ነው የሚያድጉ እንትኖቹ
0: ያው ለማዘርት ጽዋታው መሬት ነው የሚያድገው እውነት ነው
1: አዎ ይህን በፈረንጅ አያውቁትም እንኳን ፈረንጆቹ እኞቹ ከዚህ የተወለዱት አያውቁትም ስለዚህ ሸማቃ ሁላ ከዚያ ዘርግተን እንዴት እንደሚሰራ ሁለመናው ማየት ብቻ ሳይሆን እነሱ ራሳቸው የመጡት ሰዎች ሁላ በዚያ ይሳተፋሉ።
0: ይሄ በጣም ትልቅ
2: ከመቼ ጀምሮ ነው ይሄም ዝግጅት የምታደርጉት?
1: እንግዲህ ሰኞ እና ማክሰኞ ነው ሁለት ቀን ነው እናደርገው። ከዚያ የመጣ ሁላ አንደኛ እንጀራው
2: ቦታው የት ነው የሚሆነው?
1: ክራዝጋት ነው መርካዝ ዞት ኢትዮጵያ የሚባል ቦታ ያቋቋመነ ነው። የሚያስተምር የኛን ባህል የኛን ታሪክ የኛን ሃይማኖት የሚያስተምር ቦታ ነው በትምህርት ቤቶች በተግላላ እንጀራው ከዚያ የሚገኘው እንጀራውን እናቶች እዛ ያዘጋጁ ወዲያው የመጡት ሰዎች ሁላ እንጀራ እንዴት እንደሚዘጋጅ ራሳቸውም እየጋገሩ ይበላሉ ግን ምግብ መብላቱ ብቻ ሳይሆን እውቀቱና ታሪኩ ነው የኛ የቤተሰብ ምግብ በእውነት ልብ ያገናኛል ስለዚህ በዛ ጀመረን በፈረንጆች በተክላላ በጣም ነው የሚገረሙ እንጀራ እንደራሳቸው ጋግረው አውተው ያንን የተለያዩ ወጦች አርገው ሲበሉ በጣም ነው ደስ የሚላቸው።
0: አሁን ፈረንጆች እንዴት ይመጣሉ? በምን ሁኔታ እየቀሰቀሳችሁ ነው ፈረንጆች እንዲያውቁ እንደዚህ አይነት ዝግጅት መኖሩ?
1: እንግዲህ በየተለያዩ ጣቢያዎች እናሰራጫለን። ብዙ ግንኙነትም አለና በአመቱ ውስጥ በዚያ በምናውቃቸው ሁላ የተመሰገነው ዛሬ ብዙ በዋትስአፕ የሚባላል በፌስቡክ የሚባላል በተለያዩ በዛ እናሰራጫለን። ይሰማለኝ ይመጣለኝ። እንግዲህ ይሄ መጀመራችን ነው እዚህ ቦታ ይህን ነገር የምንቀሰቅስ። ነገር ግን ይሄ ልምድ እንዲሆን ለሁል ጊዜ ይህ ቦታ የእኛን ታሪክ የእኛን ባህል እንደሚያስታውቅና እንደሚያስተማር ይህ ነው ትልቁ አላማችን። ስለዚህ ያውቃሉ በብዙ ጣቢያዎች። ያው በእናንተም እየረዳችሁን ነው እዚህ ላይ በዚህ ጠርታችሁ ይህን ነገር ስናብራራ በጣም ነው ይሄ በዚህም የኛ ህዝብ ብዙ ይሰማለኝ እንደሚመጡ በጣም ተስፋ አለን።
0: ክፍያ አለው ምናልባት ገንዘብ የሚያስፈልግ ከሆነ እንዲያውቅ አድማጮች
1: እንዲያውቁ። ይሄ እንግዲህ ወጪ ብዙ ስለሆነ የመጣ የገባ ሁላ 60 ብር ይከፍላል። ይሄ ገንዘቡ በእውነት ቀላል ነው። ራካውን ተሚሳዳ ሲሄዱ 60 ብር ያነሰ አይከፍሉም። ይሄ ግን ምግቡ ብቻ ሳይሆን ታሪኮች ከዚያ የሚያዩአቸው የተለያዩ ጨዎች ብለናለኝ ፍትል ሲተፍሉ ፍትሉን ሸማቃውን ደሞ
2: እንትን ይሄ ማለት እንግዲህ አሁን ትንሿ ኢትዮጵያ ብለን እንጥራው የዝግጅቱ
1: ያ
2: ትንሿ ኢትዮጵያ ተብሎ ይጠራ።
1: እንግዲህ
2: ይሄ ካላው ታሪካችን የሚገልጽ ከሆነ ሁሉንም ነገር የሚነካ ከሆነ ያው ያ አይነት ስሜት ለምሳሌ አሁን ሚኒ እስራኤል የሚባል አለ ወደ ላትሮና አካባቢ ምናልባት ታውቁ ይችላል። አሁን እዛ ላይ እንግዲህ በየመጣው በትንድ ቦዝኑጆ እስራኤልን ሀገር ተጨባጭ ሁኔታ ባጭሩ ሰው መጥቶ ጎብኝቶ ሊያውቅ የሚችልበት ሁኔታ አጋጣሚና እንደዛ ለማመሳሰል ያለው
0: ይሄ የቤተ እስራኤላውያን ታሪክ በባዛኛው ደግሞ ቤተ እስራኤል ባህል ላይ ነው ትኩረት የሚያደርገው። እንግዲህ ተመሳሳይ የሆነ ባህል ቢኖርም ግን ደግሞ ሰፊ የኢትዮጵያ ባህል ሰፊ ነው። ግን ይሄ ኢትዮጵያ ቤተ እስራኤል ላይ ያው ትኩረት የሚያደርገው
2: ያን ነው ማለት የፈለኩት እንጂ ሙሉ ኢትዮጵያን ይወክላል ብዬ አይደለም።
0: አዎ ልክ ነው።
1: ግልጽ ነው። አዎ የባነት የዋናው ነገር አሁን አንዱ ነገር ምናበገው የቡና ነገርን ከዚያ በእውነት እናቶች ጥሩ የኛን ባህል የኛን ነጭ ቀሚስ ተለባብሰው ጀበናውን በጣም ቡና እያፈሉ ታሪኩ አሁን ምሳሌ ቡና መነሻው ወዴት ነው እንዴት ተጀመረ ይህ ታሪኩን በእውነት ብዙ ነገር ብዙ አያውቁም መጠጣቱንና ስለዚህ ታሪኩ እንዴት እንዲያውም ይሄን ፍየል ጠባቂ ነው ቡና
0: የጨጡ ቡና ታሪክ የኢትዮጵያ ታሪክ ነው ማለት ነው። ኢትዮጵያ
1: መነሻው በኢትዮጵያ
0: የተገኘው
1: አዎ። ደግሞ በፍትልና በሸማቃው ስነ ደግሞ አሁን ምሳሌ ይሄ በኦሪትም በጣም እንትን ይለዋል። እንዲያውም በኦሪት ዘጣት የጥበብ ልብ ይላቸው እናቶች እና ለእናቶች ጥበብ በሆነ ትልቅ ጥበብ ነው። የልብ ጥበብ ያላቸው እውቀት ያላቸው ይላል መጽሐፍ ቅዱስ። ስለዚህ እንዴት እናቶቻችን በኢትዮጵያ እየፈተሉ ልብስ ሲያዘጋጁ እንደነበረ አባቶች በሸማቃው እንዴት ልብሱን ሰርተው እናቶች የፈተሉትን እንደሚያዘጋጁ ይሄ ትልቅ ነገር ነው። ትልቅ ታሪክ ነው። ዛሬ ልጆች እዚህ እኛ ፍሉ ትልቆች ሱቅ መግዛቱን እንጂ ምን እንደሚሰራ ምን መነሻውን በጣም አያውቁም። ስለዚህ ይሄን ቢያውቁ የሚያስገርም ነው። የኛ ታሪክ የሚያስገርም ነው። ይሄ ደግሞ እናቶቻችን አባቶቻችን ስታሉ ድረስ ይሄን እውቀታቸውን ቢያስተምሩ ቢያስታውቁ ትልቅነት ለነሱም ትልቅ ነገር ነው፣ ለኛም ለጠቅላላ ትልቅ ነገር ነው።
0: ጥሩ ነው። እንግዲህ ያው ባህልን በሰፊው የሚያሳይ ነው። ያጠቃለን ስርጭታችን እየተጠቃለለ ነው። አጥራርገም ትለው ነገር ካለ በመጨረሻ ቦታው ሰዓቱ
1: እንግዲህ እኛ የሚለው እንግዲህ ብቻ ሳይሆን በሀገራችን የኛን ታሪክ የኛን ባህል ጥበብ የተለያዩ ጥበቦች አባቶቻችን እናቶቻችን የሚያውቋቸውን እነዚህን ተሸሽገው ተሚኖሩ ለእስራኤል ህዝብ በተክላላ ለልጆቻችን እናስተምርና ሳጊ ስለዚህ ከዚህ ጀምረናል ክራት ጋት ሰኞና ማክሰኞ ዳራት ሰዓት ጀምሮ እስከ 8 ሰዓት የመጣችሁ ማየት መዝናናት መተማር ያስፈልጋል እና መሰገናለን እኛ በእኛ ታሪካችን በእኛ ባህላችን ተስፋ መቁረጥ የለብንም አዝ
0: ጥሩ
1: ይመጡ ጥሩ ደስ ይለናል አመሰግናለሁ
0: በጣም እናመሰግናለን እኛም እንግዲህ ስርጭታችን ተጠናቀቀ መልካም ቀን ይሁንልህ አክሰሚያ
1: አሜን አክሰሚያ
0: አክሰሚያ

ለነግርህ ስፈራ ግጥሙን ያገኘነው ፌስቡክ ላይ ነው። ጽንሱም ተወለደ ሌላ ሽል ተያዘ አንደበቴ ታስሮ ባንተ እንደናወዘ እያየነው አልፏል እጅግ እልፍ ክስተት ሳልነግርህ መውደዴን ለነግርህ በመፍራት ለነግርህ ስፈራ ዘመን ተለወጠ አዲስ ዘመን መጣ አዲስ ኮህ ቀደደ አዲስ ቀንም ወጣ እኔ ሳልናገር ቃል ካፌ ሳይወጣ በረሃው ለምልሞ ለበሳረን ጓዴ ደጋው ቆላ ሆነ ሳይታይ መውደዴ እንቡጡ ፈንድቶ አበባው ረገፈ ቃሬን ሳላወጋህ አረስንቱ አለፈ ሚወርደው ዶፍስናብ ጎርፉን አጎረፈ ክሳንግሱን ጠርጎ ሄደያን ሳፈፈ እኔ ሳልናገር ቃሌ እንደከሸፈ ድንጋዩን ፈራርሶ አፈሩን መሰለ የሞላው ማድጋ ለማለቅ ጎደለ ልቤ ድፍረታቶ ፈራ ተባንዳለ ነጭ ቅኔ ዘረፈ ሸለለ ሀገሬው አምባሰላንች ሆዬ ባቲንም ዘፈነው ማሲንቆ በገና ክራሩን ገረፈው ለነግርህ ስፈራ አረስንቱን አየሁ እዛው እንደ ቆምኩኝ ለነግርህ ስፈራ ለነግርህ ስፈራ ስፈራ ስፈራ ስር ሰድጄ ቀረው እንደ ደጅህ ወይራ

ሞታለሁ ብሎ ሰው ምን ነው ማዘኑ? ቅጠል አይበጠስ ካልደረሰ ቀኑ። አሁን እኔ አማማት ነው ወይ የጠይም ወለላ አንድ ቀን ሳላይ። አረ ጠይም ጠይም ጠይማት ውለዱ ጥርሱን እየሰጠ አይገኝም ሆዱ። ጠይም የወደደ ገና ነው አሳሩ ውሃው እየሞላ እያደገ ሳሩ። በሽታ ያንተ ነህ በሽታም የለብኝ እመጣለሁ እያልክ እየቀረህብኝ። ምግብ አያስበላ አያስለብስ ልብስ ሞገደኛው ፍቅር ይዞኝ በታሳስ። ይመራል ይላሉ ኮሶ መጠጣት እጅጉን የሚመርስ ወዶ መለየት። ይወዘውዘኛል አልጠላኝም ገና ፍቅር ሞገደኛው እየነሳኝ ጤና። ወደ አንተ ስመጣ ሶስት ጊዜ ወደኩኝ ይህ ለነፍሴ ቢሆን እንዴት በጸደኩኝ። ታሳስ ከሰገሰ ጥሪ ይመጣል ገና እጠብቅሃለሁ አንተ ልጅ ቶሎና። አንተ ምን ቸገረህ ሁለት አባት አለህ አንዱ ሲሞትብህ ባንዱ ትበላለህ። ተኳሽ ወዳለሁ ገዳይ ማልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ። ገዳይ ገዳይ ብትይ አባትሽ አይገድልህ ገዳይ ገዳይ ብትይ ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል። አፈሙዙን ዘቅዘቅ ከሰደፉ ቀና አበጀህ አበጀህ ሞት አይቀርምና። ያባት እዳ ለልጅ ይባል ነበር ድሮ ባይወዳ ገባሁ እኔማ ዘንድሮ። አይዞህ ያገሬ ልጅ እመጣልሃለሁ አልተደላደልኩም ባንድ እግሬ ቆሜያለሁ። ወለል ካለው ሜዳ ጥቅጥቅ ካለው ዱር ካልነኩት አይነካም ጀግናና ነብር። በሮቹ ጥቋቁር ጅራታቸው ፈንዛ አርሰን እንዳንበላ ምቀኛችን በዛ። ተሟክተህ ተሟክተህ ዳኛው ሲያደላብህ ፍለጠው ፍለጠው አይልሞ ይሆድህ። በልጅግ አለቀሰ ስቅስቅ ብሎ እንደ ሰው ጓንዴም አለቀሰ ስቅስቅ ብሎ እንደ ሰው አልጋ ላይ ተጋድሞ ተኋን እየላሰው።

የተከበራችሁ አድማጮቻችን ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ባሉ የሰላም የፍቅር የደስታ እንዲሆንላችሁ በድጋሜ ከልብ እንመኛለን። አብራችሁ የቆየሁት ወርቅነሽ እሸቴ ነበርሁ። የዛሬ አመት በሰላም ያድርሰን። መልካም በዓል ያመት ሰው ይበለን።